0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺሺ ሄት በኤሉል ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኦገስት 21 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ነሐሴ 15 ቀን 2018 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽባንክ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቀነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። ከ44 ዓመታት በፊት በሱልጣን ያኩቡ ውጊያ ወቅት የህይወት መስዋዕትነት የከፈለው በዚህ ሳምንት አጽሞ ወደ እስራኤል የተመለሰው የሻምበል ባሻ ይሁዳ ካልጽ የቀብር ስነስርዓት ዛሬ እረፋዱ 10 ሰዓት ላይ ይፈጸማል ተባለ። በጀኒና አካባቢ የእስራኤል መከላከያ ሰራዊት እንቅስቃሴ በማካሄድ ላይ እንዳለ ወታደሮችን በጩቤ ለመውጋት የተቃረበ አሸባሪ እርምጃ የተወሰደበት መሆኑን ወታደራዊ ቃል አቀባዩ አስታወቀ። የሂዝቦላ ድርጅት ረኬስ አሊ ተሃር የተባለውን ቦታ ለሊባኖስ መከላከያ ሰራዊት አሳልፎ መስጠት እንደማይፈልግ ገለጸ። ጋሌ ጸሃል የተባለው ሬዲዮ ጣቢያ እንዲዘጋ መንግስት ያስተላለፈው ውሳኔ ከፍተኛው ፍርድ ቤት ባጋጽ ውድቅ አደረገ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በጀኒና አካባቢ የእስራኤል መከላከያ ሰራዊት እንቅስቃሴ በማካሄድ ላይ እንዳለ ወታደሮችን በጩቤ ለመውጋት የተቃረበ አሸባሪ እርምጃ የተወሰደበት መሆኑን ወታደራዊ ቃል አቀባዩ አስታወቀ። በመከላከያ ሰራዊቱ በኩል ጉዳት አልደረሰም ተብሏል። እርምጃ የተወሰደበት አሸባሪ ጩቤ ታጥቆ ወደ ወታደሮች የተቃረበ መሆኑን ከደረሰን ዘገባ መረዳት ችለናል። ይህ በዚህ እንዳለ የእስራኤል የአየር ኃይል ሌሊቱን በደቡብ ሊባኖስ በተለያዩ ቦታዎች ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘግበዋል። የአየር ኃይሉ በደቡብ ሊባኖስ አልማንሱሪ፣ ረኬስ አሊ ተሃርና ሮማን በተባሉት አካባቢዎች ጥቃት ማድረሱን የሊባኖስ መገናኛ አውታሮች ዘግበዋል። ከ44 ዓመታት በፊት በሱልጣን ያኩቡ ውጊያ የህይወት መስዋዕትነት የከፈለው እና በዚህ ሳምንት አጽሞ ወደ እስራኤል የተመለሰው የሻምበል ባሻ ይሁዳ ካልጽ የቀብር ስነስርዓት ዛሬ ረፋዱ 10 ሰዓት ላይ ይፈጸማል ተባለ። የቀብር ስነስርዓቱ በኢየሩሳሌም በሚገኘው ሃራዛይቲም በተባለው መካነ መቃብር የሚከናወን ሲሆን የአስክሬን ሽኝቱ የሚጀምረው በ8 ሰዓት ተኩል በጊቫት ዋሽንግተን በሚገኘው ኬረምቢ አቪኔ በተባለው የየሽቫ ትምህርት ቤት እንደሆነ ተገልጿል። የእስራኤል መከላከያ ሰራዊት ዋና አዛዥ ወይም ኢታማጆር ሹም እያል ዛሚር በውጊያው የጠፉት ሁሉም ወታደሮች ወደ እስራኤል በመመለሳቸውና የሱልጣን ያኩብ ጦርነት

ምዕራፍ መዘጋቱን በመግለጽ ውጊያው ተጠናቋል ማለታቸውን ካርሜላ ምናሽ ከላከችው ዘገባ መረዳችለናል። የሂዝቡላ ድርጅት ረኬስ አሊ ታሃር የተባለውን ቦታ ለሊባኖስ መከላከያ ሰራዊት አሳልፎ መስጠት እንደማይፈልግ ተገለጸ። ለሂዝቡላ ድርጅት ቅርብ የሆነ አካል አልሃዳት ለተባለው የሳውዲ ቴሌቪዥን ጣቢያ እንደገለጸው ሂዝቡላ ረኬስ አሊ ታሃር የተባለውን ቦታ የሊባኖስ መከላከያ ሰራዊት ከሚቆጣጠረው ይልቅ የእስራኤል ሰራዊት ቢያወድመው እንደሚመርጥ ገልጿል። በረኬስ አሊ ታሃር ከመቶ በላይ የሚሆኑ የሂዝቡላ ድርጅትና የኢራን አብዮታዊ ዘብ አባላት መሽገው እንደሚገኙና በቦታው ከእስራኤል መከላከያ ሰራዊት ጋር እስከመጨረሻው ለመፋለም የሚመርጡ መሆናቸውን ምንጩ ጨምሮ ገልጿል። የሂዝቡላ ድርጅት ቦታውን አሳልፎ ከመስጠት በውጊያ ተሸንፎ ቦታው በእስራኤል መከላከያ ሰራዊት እጅ ቢያዝ እንደሚመርጥና በአካባቢው ተጨማሪ ኃይል ለማጠናከር እየተዘጋጀ መሆኑን ከደረሰን ዘገባ መረዳችለናል። ጋሌጻል የተባለው ሬዲዮ ጣቢያ እንዲዘጋ መንግስት ያስተላለፈውን ውሳኔ ከፍተኛው ፍርድ ቤት ባጋጽ ውድቅ አደረገ። ከፍተኛው ፍርድ ቤት ባጋጽ ጋሌጻል ሬዲዮ ጣቢያ እንዲዘጋ የተላለፈውን ውሳኔ በመቃወም የቀረበውን አቤቱታ ተቀብሎ ጣቢያው እንዳይዘጋ ያስተላለፈውን ውሳኔ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ውሳኔውን ተግባራዊ ሊያደርጉ ይችላሉ ተብሎ እንደሚጠበቅ ያራ ሻፒራ ከላከችው ዘገባ መረዳችለናል። ከባጋጽ ውሳኔ በኋላ የመከላከያ ሚኒስትር እስራኤል ካጽ ባስተላለፉት መልእክት የጋሌጻል ሬዲዮ ጣቢያ ከምርጫው በኋላ ይዘጋል ማለታቸው ተገልጿል። የጋሌጻል ሬዲዮ ጣቢያ ተጠሪነቱ ለመከላከያ ሚኒስትር መስሪያ ቤት መሆኑ ይታወቃል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ እንደሚጨምርና በአብዛኛው የሀገራችን ክፍል ከባድ ሙቀት ይኖራል እንደሚኖር ነገ ቅዳሜ ጀምሮ የሙቀቱ መጠን ደረጃ በደረጃ እየቀነሰ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴል አቪቭ 32፣ በሃይፋ 31፣ በጽፋት 35፣ በቤት ሻአን 42፣ በብኤርሸባ 34፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ ነው።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ለአንባባን ያቀረባችሁን ዋና ዋና ርዕሰ ጉዳዮች እንመለከታለን። ሶስት ሁለታዊ ጋዜጦች ደርሰውናል ዛሬ ሃሪስ ኤዲዮታሮኖትና ማሪቭ ሶስቱንም ጋዜጦችን እንመለከታለን። ያው መጀመሪያ ገጻቸው ላይ ትኩረት ያደረጉባቸው ርዕሰ ጉዳዮች ላይ ትኩረት እናደርጋለን። እኛ የኤዲዮታሮኖትን ስንመለከት በመጀመሪያ ገጹ ላይ እንግዲህ የፊታችን ጥቅምት ወር ስለሚካሄደው ምርጫ ነው የሰጠው ርዕሰ ጉዳይ። ሚሊዩምኒኪም ይላል። ሚሊዩምኒኪም በመከላከያ ሰራዊት ውስጥ በተጠባባቂነት የሚያገለግሉ ወታደሮች እንግዲህ በእነሱ ስም የተቋቋመ የፖለቲካ ፓርቲ አለ። በአጠቃላይ ግን ሚሊዩምኒኪም በመከላከያ ሰራዊት ውስጥ በተጠባባቂነት የሚያገለግሉ ወታደሮች ከአይዘንኩት ጋር ናቸው ይላል ርዕሰ ጉዳዩ። የአይዘንኩት ጋዲ አይዘንኩት የቀድሞው የእስራኤል ኤታማዦር ሹም በመከላከያ ሰራዊት ውስጥ እንግዲህ ያው ከፍተኛ ስልጣን የነበራቸው ናቸው። ወደ ፖለቲካ ከገቡ ደግሞ ቆይተዋል። በአሁኑ የፖለቲካ የምርጫ ውድድርም ያሻር የተሰኘው ፓርቲያቸው እሳቸው አቋቋሙትና በእሳቸው ኃላፊነት የሚመራው ፓርቲ አብዛኛው ድምጽ ያገኛል ተብሎ ይጠበቃል። በተለያየ ጊዜ በሚወጡ ከህዝብ ላይ በሚወሰዱ ቅድመ ጥናት ወይም ግምገማዎች ላይ የዲዮታሮኖት በዛሬ ዘገባው ያሻር የጋዴ ዘንኩት ፓርቲ 33 ያገኛል፣ የ33 መቀመጫዎችን በክኔሴቱ ይላል። ከዛ ቀጥሎ ሊኩድን አስቀምጧል። የሊኩድ ፓርቲ 22 መቀመጫዎችን ያገኛል ይላል። እንግዲህ በየጊዜው የተለያዩ ተቋማት በሚያደርጉት ጥናት የተለያየ ቁጥር ይገለጻል። ያሻርና ሊኩድ ግን አንዳንዴ ተመሳሳይ ቁጥር በክነሴቱ ተመሳሳይ መቀመጫዎችን ሊያገኙ እንደሚችሉ የሚገልጹ ቅድመ ጥናት ወይም ግምገማዎች አሉ። አንዳንዴ በአንድ በሁለት ሲበላለጡ፣ በዛሬው ደግሞ ኢዲዮት አሮኖት ባቀረበው ጥናት ያሻር 33፣ ሊኩድ 22፣ በያሃድ የተሰኘው ደግሞ ናፍታሊ ቤኔት የሚመሩት ነው። በያሃድ የናፍታሊ ቤኔት ፓርቲና የሻቲድ የአይር ላፒድ ፓርቲ ተዋህዶ አንድ ላይ በያሃድ ብሎ ስማቸውን ከሰየሙ ቆይተዋል። ፓርቲዎች አንድ ላይ ሆነው በያሃድ ደግሞ 17 መቀመጫዎችን በክነሴት ያገኛል ይላል። እንግዲህ በተወሰደው ግምታዊ ቅድመ ጥናት ግምገማ ማለት ነው። ከዚህ ጋር ተያይዞ ሚሊዩምኒኪም በተጠባባቂነት የሚያገለግሉ ወታደሮች አይዘንኩት እንዲመርጡ ይችላሉ፣ ከአይዘንኩት ጋር ናቸው። ምክንያቱም ይላል እንግዲህ 70% የሚሆኑት ነው የሚለው በዘገባው እንደተገለጸው 70% የሚሆኑ በተጠባባቂ የሚያገለግሉ ወታደሮች አሁን ስልጣን ላይ ያለው መንግስት ሆካጊዩስ የሀረዲ ማህበረሰብ በመከላከያ ሰራዊት ውስጥ እንዲዘምቱ እንግዲህ ያለው የህግ ሂደት ሆካጊዩስ እየተባለ ነው የሚጠራው። እንደሚታወቀው በሆካጊዩስ ወይም በዘመቻ ህጉ ላይ ያለው አካሄድ ልክ አይደለም እና በዚህ ምክንያት እንደ ተጠባባቂ ወታደሮች አመለካከት በዚህ ሂደት ምክንያት አይዘንኩት እንዲመርጡ ይችላሉ፣ 70% የሚሆኑት ከአይዘንኩት ጋር ናቸው የሚል ዘገባ አቅርበዋል። ይሄ የመጀመሪያው ርዕሰ ጉዳይ ነው። ሌላው ደግሞ እንግዲህ ሁሉም ጋዜጦች ላይ የቀረበ ርዕሰ ጉዳይ ነው። ትናንት በእስራኤል ዓለም አቀፍ አየር መንገድ በቤን ጉሪዮን የአየር መንገዱ ሰራተኞች የስራ ማቆም አድማ አድርገዋል። በዚህ ምክንያት በበረራዎች ላይ በጣም ከፍተኛ የሆነ መስተጓጎል እንግዲህ 600 የሚሆኑ በረራዎች በሰዓቱ እንዳልወጡና 100,000 በላይ የሚሆኑ ተጓዦች በጣም ረዥም ሰዓታትን እንደጠበቁ በጣም አስቸጋሪ ሁኔታ ተፈጥሮ እንደነበረ በቤን ጉሪዮን ዓለም አቀፍ አየር መንገድ ትናንት ጀምሮ መገናኛ አውታሮች ሰፊ ትኩረት ሰጥተው ሲዘግቡት እየዘገቡት ያለ ርዕሰ ጉዳይ ነው። ዛሬም ጋዜጦች በሰፊው ተመልክተውታልና የመንገድና ትራንስፖርት ሚኒስትሯ ወይዘሮ ሚሪ ረጌብ በሞሮኮ ናቸው እረፍት ላይ እና ሞሮኮ ባሉበት ሆነው የአየር መንገዱ የሰራተኞች ኮሚቴ ባዳው ቪዲም እያለ ምንጠራው ማለት ነው እንግዲህ የሰራተኞች ኮሚቴ ልክ አይደለም አካሄዱ ይህን ሰልፍ እንዲፈቅድ ማድረጉና ሰልፉ መካሄዱ በማለት ወቅሰዋል። በዘገባውም እንግዲህ ተያይዞ እንደተገለጸው የአየር መንገዱ የሰራተኞች ኮሚቴ በሊኩድ ፓርቲ ነው የሚመራ ይላል። እንግዲህ በሊኩድ ፓርቲ እጅ ነው
ትናንት በነበረው ሰልፍ ግን ተወቅሷል። የትራንስፖርት ሚኒስትሯ በጣም ወቅሰዋል። የነበረው የረዥም ሰዓት መጓተት እንግዲህ እስከ 6 ሰዓት ጠበቅን ያሉ ተጓዦች አሉ። ከዛ በላይ ከዛ በታች የበረራ ሰዓቱ የሚወጣበት ሰዓት ሲቀየር መቀየሩን ያላወቁ መንገደኞች ምስክርነት ቃል ሰጥተዋልና ሰፊ ዘገባ አቀርቧል። የዲታሮነት በዚህ ዙሪያ ትናንት በቤንጎሪዮን አየር መንገድ የነበረው የተጓዦች መስተጓጎል፣ የበረራዎች በሰዓት አለመውጣት በጣም ባልነበረ ታይቶ በማይታወቅ ሁኔታ ችግር የፈጠረ ነበር ይላል። ተጓዦች ካሳ የሚከፍሉበት ሁኔታ ሁሉ ሀሳብ እያነሱ እንደሆነ ካሳ የሚከፈላቸውን ማለት ነው አየር መንገዱ ለተጓዦች ያው እንዲሁ ዝም ብሎ በተቃጠለው ሰዓታቸው ከዚህ ከበረሩ በኋላ ደግሞ ኮኔክሽን ወደ ሌላ ሀገር ለመብረር የነበረው በረራቸው ሁሉ ያው አመልጧቸዋል እና የነበረው ሂደት ቀላል እንዳልነበር ዘገባዎች ሰፊ ትኩረት ሰጠውበታል። በዚህ ጉዳይ ሌላው ርዕሰ ጉዳይ በዚሁ በኢትዮ ታሮነት ላይ የተገለጸው በምርጫው ነው። እንግዲህ በሰሜን እስራኤል ይላል በሰሜን እስራኤል በኩል ከጦርነቱ በኋላ እንግዲህ ሀገራችን ለአመታት ከጥቅምት 7ቱ ጥቃት በኋላ 2023 ዓመተ ምህረት እስካሁን ድረስ እንግዲህ ጦርነቱ በአብዛኛው የተሻለ ሁኔታ ቢሆንም ቢጠናቀቅም ያው የጦርነት አይነት ነገር አለ። አሁንም ተጠናቀቀ ሙሉ በሙሉ ማለት አይቻልም። በዚህ ጊዜ በጦርነቱ ጊዜ ለደረሰው ጉዳትና ችግር በሰሜን እስራኤል ምን ለውጥ ተደረገ፣ መንግስት ምን ለውጥ አደረገ በማለት መንግስት ብቻ ሳይሆን ለፓርቲ ኃላፊዎች የተሰነዘረ ሀሳብ ነው። ምን ለውጥ ተደረገ ከጦርነቱ በኋላ በሰሜኑ እንደገና መልሶ እንዲቋቋም ተደርጓል ወይ የሚል ጥያቄ ቀርቧል። በጋዜጣ ውስጥ ግልጽ በዚህ ጉዳይ በስፋት ተዘግቧል። ከዚህ ጋር ተያይዞ ዲሞክራቲም የተባለው ፓርቲ ሊቀመንበር ያኢር ጎላን ግልጽ የሆነ ሀሳብ አቅርበዋል ይላል ዘገባው። በእሳቸው እንግዲህ የሚመሩት ፓርቲ እሳቸውን ፓርቲ ርዕዮተ ዓለም የሚደግፉ ሌሎች ፓርቲዎች ጋር ተጣምሮ በሚቋቋመው መንግስት ለውጥ ሊያደርጉ እንደሚችሉና ከዚህ በፊት በህብረተሰቡ መካከል ልዩነት ሊፈጥሩ የሚችሉ ሀሳቦችን ተናግሬ ከሆነ ያው በተናገርሁት ሀሳብ ላይ አልጸጸትም፣ ልክ ነኝ፣ ተናግሬ ይሆናል ህብረተሰቡ የሚከፋፍል ሀሳብና ለውጥ ማድረግ አለብን የሚል ሀሳብ ተናግረዋል የሚል እንግዲህ ስለሳቸውም የቀረበ ሰፊ ዘገባ አለ። ከምርጫው ጋር የተያያዘ ርዕሰ ጉዳይ ነው። ወደሚቀጥለው ጋዜጣ ስናልፍ ሀሬጽ በመጀመሪያ ገጹ ላይ ሐማስ እንደገና እየተቋቋመ ነው ይላል። ሐማስ እንደገና እየተቋቋመ ነው። በጋዛ ሰርጥን በሚያዋስነው አካባቢ የሚኖሩ እስራኤላውያን ጥርጣሬ ከፍተኛ ጥርጣሬ እያደረባቸው ነው። መከላከያ ሰራዊቱ ደህንነታችን ሊያስጠብቅ ይችላል ወይ? የሐማስ ድርጅት እንደገና ወደ አካባቢው ሰርጎ ገብቶ ጥቃት ማያደርስበት ሁኔታ በምን እርግጠኛ እንሆናለን? በማለት ጥርጣሬ እንዳደረባቸውና በመከላከያ ሰራዊቱ ላይ ሙሉ በሙሉ የሆነ እምነት ለመጣል እየተቸገሩ እንደሆነ እየተጠራጠሩ ነው እንደሆነ የሚል ዘገባ አቅርቧል ሀሬጽ። በመከላከያ ሰራዊቱ በኩል ደግሞ ምንም ችግር እንደሌለና መከላከያ ሰራዊቱ አካባቢውን የአካባቢ ሁኔታ እንደሚያውቅ አካባቢውን እንደተቆጣጠረ ነው የሚገልጸው ይላል። ግን ሐማስ ግን እንደገና ራሱን እያቋቋመ ነው የሚል ዘገባ ያቀርባል ሀሬጽ። ሌላው ቀደም ሲል በዜና የተመለከት ነው ነው ከፍተኛው ፍርድ ቤት ወይም ባጋጽ ጋሌ ጸሀል የተባለውን የሬዲዮ ጣቢያ እንዲዘጋ እንደሚታወሰው መንግስት ውሳኔ አስተላልፎ ነበር። ይህ መገናኛ አውታር መከላከያ ሰራዊትን ከሚመለከት ውጭ በሀገሪቱ ፖለቲካዊ ጉዳይና በሌላ በህብረተሰቡ መካከልም አንዳንድ የሚነሱ ልዩነት ሊፈጥሩ የሚችሉ ሀሳቦች ላይ እነዚህ እየሰራ ነው፣ የማይመለከተው ሀሳብ ላይ እየገባ ነው በማለት ይህ ሬዲዮ ጣቢያ እንዲዘጋ ውሳኔ ተላልፎ ነበር። የሬዲዮ ጣቢያው መዘጋት ደግሞ በመቃወም ለከፍተኛው ፍርድ ቤት ቅሬታ ወይም አቤቱታ ቀርቦ ነበር። ከፍተኛው ፍርድ ቤት ይህን አቤቱታ ተቀብሎ በአካሄደው ችሎት የመገናኛ አውታሮችን መንግስት ሊዘጋ አይችልም በማለት የመንግስትን ውሳኔ ውድቅ አድርጓል ይላል። አስተዳደር ወይም መንግስት የጋዜጠኛን ድምጽ የማፈን መብት የለውም፣ የጋዜጠኛ እንዳይናገር የማድረግ መገናኛ አውታሮችን የመዝጋት
መፍት የለውም አስተዳደር ወይ መንግስት በሚል እርሰ ጉዳይ በማቀረብ ነው እንግዲህ ስለጋለ ጻሃል የቀረበው በሐረጽ ነገር ግን ቀደም ሲል በዜናም እንዳየ ነው የከፍተኛው ፍርድ ቤት ባጋጽ ያስተላለፈውን ውሳኔ በዚህ ሬዲዮ ጣቢያ ላይ ጣቢያው እንዳይዘጋ ማለት ነው መንግስት ተግባራዊ ላይ ያደርገው ይችላል የሚል ጥርጣሬም እየተነሳ ነው እንግዲህ ከውሳኔው ጋር ተያይዞ ይሄን ይመስላል እንግዲህ ጋለ ጻሃልን በሚመለከት ያለው ሁኔታ ለማንኛውም አሁን ያለው ሁኔታ ከፍተኛው ፍርድ ቤት ባጋጽ ሬዲዮ ጣቢያው እንዳይዘጋና እንዲቀጥል ወስኗል። ሌላው የክነሴቱ አፈ ጉባኤ አሚሮ ኻና እንግዲህ አሁን እስካሁን ድረስ ባለው የክነሴት አፈ ጉባኤ ሳቸው ናቸው። የክነሴት አንዳንድ ሰዎች አመለካከታቸውን እንዲቀይሩ እንግዲህ ለአስተዳደሩ ክብር ሲባል አድርገዋል በዚህ በነበራቸው ስልጣን ዘመን የሚል ቅሬታ ማቅረቡን ያው እንግዲህ የክነሴቱን ክብር ለመጠበቅ ሲባል አላግባብ የሆኑ አካሄዶች ነበሩ የሚል ዘገባ አለ። ሌላው አንድ እንግዲህ በይሁዳና ሰማርያ አካባቢ በሚቋቋሙ የይሁዳን መኖሪያ ሰፈሮች የሚኖር አንድ ኗሪ በከፈተው ተኩስ አንድ በ26 ዓመት የሚገመት መሐመድ ኦምቶር የተባለ የአካባቢው ኗሪ ቆሰለ ይላል። በመቁሰል ብቻ ሳይሆን ተጎድቷል መናገር አይችልም። ያው እንግዲህ አልጋ ላይ ነው ከዛ በኋላ መንቀሳቀስ አይችልም። ግን ተኩሱን የከፈተው አካል አልተጠየቀም የሚል ዘገባ አቅርቧል ሐረጽ። ሌላው ትናንት በአየር መንገዱ የነበረው መጓተትና የበረራዎች በሰዓት አለመውጣት የተጓዦች ያን ያህል ሰዓት በሰዓቱ አለመውጣታቸውን የነበረውን የሰዓት መጓተት እና የበረራዎች መስተጓጎል በሚመለከትም እንደዚሁ ሐረጽ ሰፊ ዘገባ አቅርቧል። ቀሪ ጋዜጦችን ትንሽ ከደቂቃዎች በኋላ እንመለከታለን። አብራችሁን ቆዩ።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ማሪቭ ይቀርን ነበር ቀደም ሲል ሁለቱን ጋዜጦች ነው የተመለከትነው። ማሪቭን እንመለከታለን። እንግዲህ ወደ ማሪቭ ስናልፍ ደግሞ በመጀመሪያ ገጹ ላይ ማሪቭ ያቀረበው ያው ፖለቲከኞች በህዝብ ላይ በሚካሄደው ጥናት አስቀድሞ በሚካሄድ ግምገማ ወይም ቅድመ ጥናት እያንዳንዱ ፓርቲዎች ሊያገኙት የሚችሉትን መቀመጫ ብዛት ነው። በክነሴቱ እንግዲህ በቅርቡ ጥቅምት 27 ቀን በሚካሄደው ምርጫ በክነሴቱ የሚያገኙትን መቀመጫ ብዛት ነው። በእርግጥ ጥቅምት 27 ቀን ብሔራዊ ምርጫው የሚካሄድበት ቀን ነው፣ ግን ይሄ ጥናት አሁን ዛሬ ምርጫ ቢካሄድ ነው የሚለው። እንግዲህ ዛሬ አሁን ባለው ሁኔታ ምርጫ ቢካሄድ እያንዳንዱ ፓርቲ ምን ያህል መቀመጫዎችን ሊያገኝ ይችላል ነው እና ማሪቭ ያካሄደው ጥናት። ማሪቭ ነው ጥናቱን ያካሄደው ራሱ ጋዜጣው። ጋዲያ ዘንኩት የሚመሩት ያሻር የተባለው ፓርቲ 26 መቀመጫዎችን ያገኛል ይላል። ጠቅላይ ሚኒስትር ቢንያሚን ናታንያሁ የሚመሩት ደግሞ የሊኩድ ፓርቲ 20፣ የናፍታሊ ቤኔት ባያሃድ የተሰኘው ፓርቲ 14፣ እስራኤል ቤቴኑ አቢግዶር ሊበርማን 10፣ የአይር ጎላን ዲሞክራቲም የተባለው ፓርቲ ማለት ነው የአይር ጎላን የሚመሩት 10፣ ኢታማር ቤንግቪር 10፣ የሀዱታ ቶራ 8፣ ይቅርታ ኢታማር ቤንግቪር 9 ነው። ኢታማር ቤንግቪር 9 ነው ያገኛሉ የሚለው መቀዘጠ መቀመጫዎችን ኦስማ ይሁዲት ነው ፓርቲያቸው። ኢታማር ቤንግቪር የሀዱታ ቶራ ፓርቲ ደግሞ 8 መቀመጫዎችን ያገኛል እንግዲህ አሁን ላይ ምርጫ ቢካሄድ ማለት ነው ይላል። ሻስ 7 የሻስ ፓርቲ፣ ሌላው የአረብ እስራኤላውያንን የሚወክሉ ፓርቲዎችም ቁጥር አለ። ፓርቲዎች ይዋሃዳሉ ተብሎ ያው ስምምነት ላይ እንደደረሱ የተለያዩ ፓርቲዎች ትናንትም ከትናንት ወዲያም ተገልጿል። አሁን ባለው ሁኔታ በተናጠል ነው የቀረቡት። አባስ የሚመሩት ፓርቲ 5 ተብሏል። እንግዲህ እሳቸው ፎቶ ላይ የተጻፈው 5 ቁጥር ነው። 5 መቀመጫዎችን በክኔሴቱ ያገኛል ተብሏል። ስሞትሪች ደግሞ በጸሌል ስሞትሪች የእሳቸው ፓርቲ በአሁን ባለው ሁኔታ ምርጫ ቢካሄድ 5 መቀመጫዎችን በክኔሴቱ ያገኛል የሚል ጥናት ቅድመ ጥናት ይፋ አድርጓል። ማሪቭ እንግዲህ ዛሬ ትናንት ምርጫ ቢካሄድ ኖሮ ማለት ነው። ሌላው ርዕሰ ጉዳይ ሌሎች ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። በአየር መንገዱ ቤንጎሪዮን ዓለም አቀፍ የእስራኤል አየር መንገድ ትናንት የነበረውን እንግዲህ መስተጓጎል ነው። የአየር መንገዱ ሰራተኞች የስራ ማቆም አካሂደዋል ትናንት። በዛ ምክንያት በጣም በርካታ በረራዎች በሰዓቱ እንዳልወጡና በመቶ ሺህ የሚሆኑ መንገደኞች ተጓዦች ያው በተጨናነቀ ሁኔታ አየር መንገዱ ላይ እንደዋሉ በፎቶግራፍ በማስደገፍ የቀረበ ዘገባ አለ። እንግዲህ ሰልፉ በዚህ ሰዓት መካሄድ ነበረበት፣ የስራ ማቆም አድማው አልነበረበትም። የሰራተኞችን ኮሚቴ መውቀስ ሁኔታ አለ። የአየር መንገዱን ማናጀር የሚኒስትሯን ትራንስፖርት ሚኒስትሯ ሜሪ ረጌቭ እንግዲህ እረፍት ላይ ባሉበት ወቅት እሳቸውም ሀሳባቸውን ሰንዝረዋል፣ ወቅሰዋል። ግን እሳቸው እረፍት ላይ ሆነው የአየር መንገዱ በዚህ ሁኔታ እንግዲህ የስራ ማቆም አድማ በማካሄድ በአስሮች ሚሊዮን የሚቆጠር ገንዘብ ያው እንግዲህ የሀገሪቱ ኢኮኖሚ ላይ ተጽዕኖ ይፈጥራል። ትናንት እንዲያው እንዳልተሰራበትና ኪሳራ እንደደረሰ ተገልጿል በዘገባው። ለዚህ ተጠያቂ ማን ነው የሚል ዘገባ ማሪቭም በጣም በትኩረት በሰፊው ተመልክቶታል። ይህን ጉዳይ እንግዲህ የሀገሪቱ ኢኮኖሚ ላይ ተጽዕኖ የሚፈጥር ነው የአየር መንገዱ። አንድ ዓለም አቀፍ አየር መንገድ በዚህ ሁኔታ እንዲህ አይነት ችግር ሲፈጠር በረራዎች ሲሰረዙ መሰረዝ ሳይሆን በሰዓቱ ሳይወጡ ሲቀሩ በመንገደኞች ካሰቡት ሳይደርሱ። ለማንኛውም አየር መንገዱ ትናንት እንግዲህ በአስሮች ሚሊዮን የሚቆጠር ገንዘብ እንደከሰረ እና በዚህስ ማን ተጠያቂ ይሆናል፣ የሀገሪቱ በጀት ነው የሚል ሀሳብም ቀርቧል ከነበረው መስተጓጎል ጋር ተያይዞ ማለት ነው። ሌላው ማሪቭ ያቀረበው ርዕሰ ጉዳይ በይሁዳና ሰማሪያ አካባቢ የሐማስ ድርጅት እየተጠናከረ ነው፣ ይህም በከፍተኛ ሁኔታ ሊያሳስብ ይገባል ይላል። የሐማስ ድርጅት ከምንጊዜውም በበለጠ ሁኔታ በይሁዳና ሰማሪያ አካባቢ የፓታህ የተባለውን እንግዲህ የፍልስጤም ራስ ገዝ መስተዳድር እሱን
እንግዲህ በፋታህና በሐማስ መካከለ ያው አንድነት የለም እንደሚታወቀው ሐማስ ራሱን የቻለ ድርጅት ነው ፋታህ ደግሞ የፍልስጤም አካባቢን የፍልስጤም መስተዳድር ራስ ገዝ ድርጅት የሚያስተዳድር ነው ተለያዩ ድርጅቶች ናቸው የማይግባቡ አላማቸው አንድ ያልሆነ ሐማስ አሁን ፋታህ ላይ ተጽዕኖ ማድረግ ይፈልጋልና በይሁዳና ሰማርያ አካባቢ ከፍተኛ እንቅስቃሴ እያደረገ እየተጠናከረ ኃይሉን እያጠናከረ ነው ያለው ይሄ ደግሞ እስራኤልን በጅጉ ሊያሳስባት ይገባል ከምን ጊዜውም በበለጠ ሁኔታ የእስራኤል ጸጥታ አካላት ሁሉ በዚህ ላይ ትኩረት አድርገው ነገሩን እያሳሰባቸው እንደሆነ የሚገልጽ ዘገባ አቅርቧል ባልተጠበቀና ባልታሰበ ሁኔታ ሐማስ አክታጫውን ቀይሮ ራሱን እያጠናከረ ነው የሚል ዘገባ አቅርቧል ማሪም እንግዲህ ጋዜጦች ከሞላ ጎደል በዛሬ ትማቸው ለንባባን ያቀርባቸው ኛዋናውና ብለን የመረጥናቸው በመጀመሪያ አገጻቸው ላይ ያቀረቡት ርዕሰ ጉዳይ ይሄን ይመስላል አድማጮቻችን ወደሚቀጥለው ዝግጅት ለማለፍ አጭር ሙዚቃ አብራችሁን ቆዩ

ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? ይህ የእስራኤልን ታሪክ የምናቀርብበት ፕሮግራማችን ነው። ዛሬ የንጉሥ ሰለሞንን ወይም የሜሌክ ሹሎሞን ታሪክ እናቀርባለን። ከዚህ በፊት የመጀመሪያውን የእስራኤል ንጉሥ ሳኦልን እና ሁለተኛውን ንጉሥ የንጉሥ ዳዊትን ወይም ዳዊት ሐሜሌክ ታሪካቸውን ማቅረባችን ይታወሳል። በዛሬው ፕሮግራማችን የንጉሥ ሰለሞንን ታሪክ እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ።

የተከበራችሁ አድማጮቻችን በንጉስ ሰለሞን ታሪክ ላይ መጽሐፍ ቅዱሳዊና ታሪካዊ ይዘቱ ላይ ማብራሪያ የሚሰጡን በቴል አቪቭ ያፎ የኢትዮጵያ ይሁዳውያን ተወካይ ራብ ይሁዳ ሳህሉ ናቸው። ለራብ ይሁዳ ሳህሉ ከወዲሁ ላቅ ያለ ምስጋና እናቀርባለን። ንጉስ ሰለሞን የእስራኤል ሶስተኛው ንጉስ ሲሆን ውልደትና እድገቱን ስንመለከት እናቱ ቤተሳቤህ አባቱ ደግሞ ንጉስ ዳዊት ናቸው። በመጽሐፍ ቅዱስ ታሪክ ንጉስ ዳዊት ከአንድ በላይ ሚስቶች እንዳሉት ይጠቀሳል። የመጀመሪያ ሚስቱ የንጉስ ሳኦል ልጅ ሚካኤል ስትሆን ታዋቂ ሚስቱ ግን የንጉስ ሰለሞን እናት ቤተሳቤህ ናት። ንጉስ ዳዊት በመጽሐፍ ቅዱስ ውስጥ ስማቸው የተጠቀሱ ብዙ ልጆች የነበሩት ሲሆን ስማቸው ያልተጠቀሰ ልጆች እንዳሉትም ይገመታል። ስማቸው በመጽሐፍ ቅዱስ ከሚታወቁ ልጆች መካከል አምኖን፣ አቢሴሎም፣ አዶንያስ፣ ሶሎሞንና ታማር ይጠቀሳሉ።

0: ራቢ ሁዳ ሳሉ ጤና ይስጥልን እንደምናሉ?
1: ጤና ይስጥልኝ በዘር ወርቅነሽ። ደህና ነን እግዚአብሔር ይመስገን። ደህና ናችሁ ወይ እናንተ?
0: እኛ ደህና ነን፣ በጣም እናመሰግናለን። ራቢ ሁዳ ሳሉ ማብራሪያ ለመስጠት ፈቃደኛ ስለሆኑ ከልብ እናመሰግናለን። ዛሬ እንግዲህ ከርሶ ጋር ምንወያየው ስለ ንጉሥ ሰለሞን ነው። እንደው ውልደቱ ውድገቱ ምን ይመስል ነበር?
1: የንጉሥ ሰለሞን ታሪክ በጣም አስደናቂና በጣም ብዙ ታሪክ ያለበት ሁኔታ ነው እና እንግዲህ አወላለዱ ከንጉሥ ዳዊት እና ከባትሼባ ከተባለች ሴትዮ ነው የተወለደው እና ንጉሥ ሰለሞን ሶስተኛው ንጉሥ ነው። ይህ መንግሥቱ ወደ ላቀ የፖለቲካ የኢኮኖሚና የመንፈሳዊ ብልጽግና ማዕረግ ያሻገረ ታላቅ ንጉሥ ነው። እንዲሁም የመጀመሪያውን የቤተ መቅደስ ሕንፃ የገነባ ታላቅ መሪ ነው።
0: በኢየሩሳሌም ከንጉሥ ዳዊትና ከቤተ ሳቤህ የተወለደው ሰለሞን እግዚአብሔር ይወደው እንደነበር ሲወለድም አባቱ ንጉሥ ዳዊት በጣም እንደተደሰተ ይነገራል። ነቢዩ ናታንም ይዲድያ የሚል ስም አውጥቶለት እንደነበርና ትርጉሙም በእግዚአብሔር የተወደደ ማለት እንደሆነ ከታሪክ እንረዳለን። ይህ ታሪክ በመጽሐፍ ቅዱስ ሁለተኛ ሳሙኤል ምዕራፍ 12 እና አንደኛ ነገሥት ከአንድ እስከ ሶስት ይገኛል። ሰሎሞን አባቱ ንጉሥ እግዚአብሔርን አመስጋኝና ዘማሪ ስለነበር በቤተ መንግሥት ውስጥ በሥርዓትና በጥሩ ስነ ምግባር እንዳደገ ይታመናል። በንጉሥ ዳዊት የንግሥና ዙፋን ላይ የተተካው የእስራኤል ሦስተኛ ንጉሥ ንጉሥ ሰሎሞን ዳዊት እርጅና ሲጫጫ ነው በፈቃዱ ሰሎሞን እንዲነግሥ ማድረጉን ከታሪክ እንረዳለን። የንጉሥ ዳዊት የእርጅና ዘመን በመጽሐፍ ቅዱስ በተለይ በአንደኛ ነገሥት ምዕራፍ 1 እስከ 2 ተገልጿል። በዚያ ጊዜ ንጉሥ ዳዊት በአካል በጣም ደክሞ ነበር፣ ነገር ግን በመንግሥቱ ጉዳይ ላይ ትልቅ ተጽዕኖ እንደነበረው ይነገራል። በእርጅና ምክንያት ሰውነቱ ተዳክሞ ብርድ ይሰማው ስለነበር እንድትጠብቀውና እንድትንከባከበው አገልጋዮቹም አቢሻግ የተባለች ወጣት ሴት አመጡለት። በዚያን ጊዜ አዶንያስ የተባለው ልጁ ያላባቱ ፈቃድና ዕውቅና ራሱን ንጉሥ ለማድረግ ሞክሮ እንደነበር ከታሪክ እንረዳለን። ይህ ጉዳይም በቤተ መንግሥቱ ውስጥ ታላቅ ፖለቲካዊ ችግርን ፈጥሮ ነበር። ነቢዩ ናታንና የሰለሞን እናት ቤተ ሳቤህ ወደ ዳዊት ገቡና ከዚህ በፊት አስቦ እንደነበረው ሰለሞን እንዲነግሥ አስታወሱት። ከዚያም ዳዊት ሰለሞንን በይፋ ንጉሥ እንዲሆን አዘዘ። ሰለሞንም በጊሆን ተቀብቶ ተቀብአ መንግሥትን ተቀበለ። ሕዝቡም ንጉሥ ሰለሞን ሆይ ሺህ ዓመት ይኖር ሺህ ዓመት ይንገሥ ብሎ ደስ ብሎት አወጀ። ይህ በዳዊት የንግሥና ዘመን የመጨረሻ ታላቅ ውሳኔ እንደነበር በታሪክ ይነገራል።

0: ራቢው ዳሳሉ እንዲህ ይሉናል።
1: ብዙ ጊዜ አስተዳደጉን በመናይበት ጊዜ ያስተዳደገው ከነቢ ናታን ጋር ነው። ናታን ነው ሁሉ ነገር እየመራ እያስተማረ ያሳደገው እና በከልጅነቱ ጀምሮ የኦሪትን ትምህርት በጣም ያስተምሩት ነበር እና ሊቃውንቶች ሁሉ የሃይማኖት ሊቃውንቶች ሁሉ አካባቢ እየተወሰደ ብዙ ትምህርት ተምሯል። ስለ ሃይማኖት ጉዳይ እንዲሁም ስለ አገር አመራር በጣም በጣም ነው ያስተማሩት ያዘጋጁት እና አስተዳደጉ ይሄን ይመስላል እና በጣም እንግዲህ እንደምታውቂው ለንጉስነት ሲደርስ በ12 ዓመቱ ነው ንጉስ ለሆነ የበቃው ማለት ነው።
0: በ12
1: ዓመቱ ነው።
0: በልጅነት እድሜው ነው። ንጉስ ዳዊትም በህይወት ከመአለፉ በፊት ልጁን ሰሎሞንን ለንግስና ሲያዘጋጀው እግዚአብሔርን እንዲፈራ ትዛዙንም እንዲጠብቅ በጥበብ እንዲመራ አጥብቆ እንደመከረውና እንዳሳሰበው ይነገራል። ንጉስ ዳዊትም በ70 ዓመቱ እስራኤልን ለ40 ዓመታት ካስተዳደረ በኋላ አረፈ። ሰለሞንም በልጅነት ዘመኑ ንግስናውን እንደተረከበ ከታሪክ እንረዳለን። በመጽሐፍ ቅዱስ ዳዊትም ከአባቶቹ ጋር ተኛ በዳዊትም ከተማ ተቀበረ ተብሎ እንደተጻፈ አንደኛ ነገስት ምዕራፍ 2 ቁጥር 10

0: አዎ እንግዲህ ንጉስ ዳዊት 70 አመት ላይ ደርሷል እና የ70 አመት አዛውንት ሆኖ በጣም ይበርደው ነበር። ካልጋ እንኳን ለመንቀሳቀስ ያቅተዋል። ከዛ አንጻር ያውም ደህና ወጣት ልጅ እሱን ተመርጣ መጥታ እሱን የምትንከባከብ አቢሻግ የምትባል ልጅ ነበረች እና እዛ ላይ እንዳለ እንግዲህ ሳያስበው ማለት ነው ንጉስ ሰለሞን ለባትሼባ ቃል ገብቶላታል። በፊት የገባላት ቃል ምንድን ነው? ልጁ ልጅሽ ይነግሳል፣ ሰለሞን ነው ንጉስ የሚሆነው፣ እሱን አነግሰዋለሁ ብሎ በፊት ነግሯታል። ግን አሁን ሰውየው በጣም ያው ንጉሱ ንጉስ ዳዊት በጣም ስላረጀ ነገሮችን ሳይረሳ የቀረ አይመስለኝም። ከዛ አንጻር ሁኔታው ተጓተተ። ሰውየው ብዙ ጊዜ አልጋ ላይ ነው የሚውለው፣ አልጋ ቁራኛ ሆኗል። እና በዛ ላይ ነው እንግዲህ የንጉሥ ሰለሞን ታላቅ ወንድም አዶንያስ የሚባለው እኔ ነግሳለሁ ብሎ ራሱን አዘጋጀ። ምክሩም ከጹሪያ ልጅ ከዮአብ ከካህኑ ከአብያታር ጋር አደረገ ማለት ነው። እነዚህ እንግዲህ እነኚህ ሰዎች ጹሪያ የሚባለው፣ አብያታር፣ ዮአብ የሚባሉት በጣም የዳዊት ታላቅ ታማኝ ሰዎች ነበሩ። ከእነሱ ጋር ውስጡን የሆነ ያው መፈንቅለ መንግስት ማለት ነው ጥንስስ አድርገው አባታቸው ሳያውቅ ዳዊት ሳያውቅ በጎን ሂዶ አዶንያሁ ራሱን አነገሰ። ይሄ እንግዲህ በአንደኛ ነገሥት ቁጥር አንድ ላይ የተጠቀሰ ነው። ነቢዩ ናታን እና ቤርሳቤ ባትሼባ ተመካከሩ። ሁለቱ ደግሞ በጣም የሆነ ስምምነት አደረጉና እንዴት አድርገው ንጉሱን ማሳመን እንደሚችሉ ሁለቱ ተመካከሩ። ያው ናታን ማለት ንጉሥ ሰለሞን ያሳደገ ነው። ባትሼባ ደግሞ የሰለሞን እናት ነች፣ የንጉሥ ዳዊት ባለቤት ናት። አሁን መጀመሪያ ምን አለ ምን ተባባሉ? ባትሼባ መጀመሪያ እኔ ንጉሥ ወልግባ፣ ዝም ብሎ እንግዲህ አይገባም ንጉሥ ጋር እኔ ልግባ፣ እኔ ገብቼ ከሰገድኩና ካነጋገርኩት በኋላ እነግረዋለሁ ነጥቡን። ከዛ በኋላ ደግሞ ያው ናታን ተከትሎ እንደሚገባ ነው። ይሄን ፕሮግራም አደረጉ። በፕሮግራማቸው መሰረት ባትሼባ ወደ ንጉሥ ዳዊት ገባች፣ ሰገደች። ከዛ ንጉሥ ሆይ ልጅሽ ይነግሳል ብለህ ነበረ፣ ሰለሞን ከእኔ በኋላ ይነግሳል ብለህ ቃል ገብተልኝ ነበር፣ በዙፋኔም ይቀመጣል ብለህ ነበረ። ነገር ግን እንዴት ነው የሚሰማው? ሌላ ነገር ነው ምናምን ስትለው ወዲያው ተከትሎ ማን ገባ? ናታን። ናታን ነቢ ገባና ንጉሥ ሆይ አዎ እንዴት ነው አዶንያውን እንዲነግስ ፈቅደለታል ወይስ እንዴት ነው አለው። ንጉሱ አልፈቀድኩም አለው። አሁን በጣም ንጉሱ ደነገጠ። አሁን ምን አደረገ? ወዲያው በሉ የኔን ፈረስ የምቀመጥበትን ማምጡ፣ ከዛ ሌሎች ኮሄን ይኸው ራሱ ናታን፣ ሌሎች የንጉሱ ታማኝ የቀሩ አሉ፣ እነሱን አሰባስቦ ዛሬውኑ ንጉሥ ሰለሞንን እኔ ወንበር አስቀምጣችሁ አንግሱት አለ። እና በዚያው በዛችው ቀን ምንም ጊዜ አልነበረም፣ ያኛው እዛ ነግሶ አውጇል። በሌላ በኩል ነው፣ ከቤተ መንግስቱ አይደለም፣ ሌላ አካባቢ ነው አዶንያስ። ይሄኛው ከቤተ መንግስቱ ከዳዊት ቤት ወጣ ማለት ነው። እዛ የራሱ ፈረስ ላይ አስቀመጡት፣ ወደ ጊዮን ወሰዱ ይላል። ጊዮን የሚባል ወንዝ ነበር፣ ወደዛ ወሰዱት ንጉሥ ሰለሞን። ካህኑ ማን ነበር እሱን የሚሾመው? ጻድቅ የተባለ ካህን ነው። የዘይቱን ቀንድ ከድንኳኑ ወስዶ ሰለሞንን ቀባው ይላል። አዎ መለከትም ተነፋ፣ ህዝቡም ሁሉ ንጉሥ ሰለሞን ሺህ ዓመት ይንገስ እያሉ መጮህ ጀመሩ ማለት ነው። ደስታ ሆነ ማለት ነው። ይሄ በጎን ነው የተካሄደው ነው። አነጋገሱ ይሄን ይመስል ነበረ። ከዛ በኋላ እነኛም በዛ ትልቅ ደስታ ያደርጋሉ። የእነኚህ ግን በለጠ። ለምን? ከንጉሥ ዳዊት ጋር ነው። አሁን ንጉሥ ዳዊት የንጋዊስ ዳዊት ደጋፊው በሙሉ ሰለሞንን ደግፎ መለከት እየነፋ በከተማው ሲዞር እነዛ ሲሰሙ አንዴ ይኸው ንጉሥ ሰለሞን ነገሰ አንተ ሳስሎ። አሁን እነሱ በጣም ደነገጡ። በጣም የንጉሥ ታማኝ የሆኑ አንድ ኮሄን ነበር። እንደገና የጦር አዛዡ ዋናው የንጉሥ ሰለሞን ታማኝ የሆኑ የጦር አዛዡ ነበር። እነሱ ሌሎችም ተጨማምረው ነፍስ አድን ሆነ። አሁን ለምን ይሄኛው በይፋ ነግሷል፣ ይሄኛው ግን በይፋ አይደለም፣ በመፈንቅለ መንግስት ማለት ነው ያደረገው።
1: ንጉስ ሰለሞን ንግስናውን ሲረከብ ገና ወጣት የነበረ ሲሆን ራሱን ትንሽና ልምድ የሌለው መሪ እንደሆነ አድርጎ ስለተመለከተ በጊቦን እግዚአብሔር ሲገለጥለት ጥበብና የሚሰማ ልብ እንዲሰጠው መጠየቁ በታሪክ ተጽፏል። እግዚአብሔርም በሰለሞን ልመና ተደስቶ ክብርን ጥበብና ሀብትን አብዝቶ እንደባረከውና ሰለሞን በዓለም ሁሉ በጥበቡ የታወቀ ንጉስ እንደሆነ ይነገራል። አሁንም ድረስ በዓለማችን ታሪክ ጠቢቡ ሰለሞን የእስራኤል ጠቢብ ንጉስ በመባል ይዘከራል።
0: እና ያው በምን አደረገ ንጉስ ሰለሞን በጣም ጥበበኛ ነበር። ከልጅነቱ ጀምሮ በጣም አዋቂ ነው። ግጥ 12 ዓመት ልጅ ነው በዚህ ሲነግር። ግን ምንድን ነው ያደረገው? አንደኛ አንድ ንጉሥ ሲነግስ መጀመሪያ የአገር ውስጥን ተቃራኒ የውስጥ ተቃራኒ ማስወገድ አለበት እና መጀመሪያ ምንድን ነው ያደረገው እና አዶንያስን መጥፋት እንዳለበት ነው። አዶንያስ ተስፋ አልቆረጠም። ምን አደረገ? በሰው አስጠየቀው። ያስጠየቀው ምንድን ነው? የንጉሥ ዳዊትን ትንከባከበው የነበረችውን ወጣት ልጅ ያችን ልጅን የላግባት ማገባት ምን አለበት? እኔ ከእሷ ጋር ፍቅር ይዞኛል ምናምን ሲል ንጉሥ ሰለሞን ወዲያው ነቃ። ለምን? የንጉሱን ሚስት እንዳገባ ስለሚቆጠር ንጉሥ የመሆን መብት ሊደርሰው ይችላል ማለት ነው። ከዛ አንጻር ንጉሥ ሰለሞን ሁኔታውን ነቃና ወዲያው አስገደለው ማለት ነው። አሁን አንድ ጠላት ወደቀ ማለት ነው። ከዛ በኋላ የጦር አዛዡን ለመግደል ሲያሳደው ያ ሂዶ የት ገባ? ቤተ መቅደስ ውስጥ ገብቶ ይሄ ቁርባን የሚቀርበት መደብ አለ ይዝቢያ የሚባል የእሱን ቀን እንዲያዘ ይላል። እዛ ውስጥ ሰው ገብቶ መግደል ይከለክላል። አሁን ንጉሥ ሰለሞን ግን ምርጫ ስለሌለው ያን ሰውዬን ከዛው አስገደለው ማለት ነው። ሁለተኛው ጠላት ወደቀ ማለት ነው። ከዛ ካህኑ ነበር። ካህኑን ምን አደረገው? ካህኑን ከስልጣኑ አውረደው። ከስልጣኑ አውረደው፣ አልገደለውም። ከስልጣኑ አውረደው። ከዛ ወደ ሌላ ሀገር ስደት እንዲሄድ አደረገው ማለት ነው። ሶስቱ ጠላቶች አለቁ። ሶስተኛው ሌላው ጠላት ደግሞ ምንድን አቢ አንድ ዳዊትን የተሳደበ ደግሞ አንድ የእሱ ጠላት ነበረ፣ ሽሚኢ ቤን ጌራ የሚባል ዳዊትን ያዋረደ አንድ ወቅት ላይ እና ዳዊት በቃ አልገደለው አልገለውም ያው እግዚአብሔር ያመጣብኝ ነው ብሎ ኑሮ ትቶት ነበር። ግን ዳዊት በኑዛዜ ይህን ሰውዬም እንድታጠፈው ብሎ ስላዘዘው ያንን ምን አደረገው? ሊገለው አልፈለገም ግን ምክንያት ፈለገ። ከኢየሩሳሌም አስጠራውና ከኢየሩሳሌም አትወጣም። ካሁን በኋላ ከኢየሩሳሌም የወጣህ ቀን ነፍስህን ታስረክባለህ አለ። ሰውየው ሁለት አገልጋዮች ነበሩት የሚ ቤንገራ። አሁን ሁለቱ አገልጋዮች አምልጠውት ከኢየሩሳሌም ወጥተው ሲሄዱ እነሱን ተከትሎ ሳያስብ እነሱን ተከትሎ ወጥቶ እነሱን ፍለጋ ሄዶ አሁን ከኢየሩሳሌም ወጥቷል ተብሎ ተያዘ። መጣ። አይ ፈር መሃል አሁን ብሎ እሱንም ጠላት ነበራን ጠላት አጠፋው ማለት ነው። እንግዲህ ስልጣኑን በዚህ መንገድ እንዳጠናከረ ነው እና ጠላቶችን የውስጥ ጠላቶችን አጥፍቷል። ከዛ እንግዲህ የውጭ ጠላቶችን ደግሞ ለማቅረብ ያደረገው ብዙ መንገድ አለ።
1: የተከበራችሁ አድማጮቻችን የንጉሥ ሰለሞን ታሪክ በዚህ አላበቃም። ቀጣዩን ክፍል በሚቀጥለው ፕሮግራማችን ወደ እናንተ እናደርሳለን። ራቢ ሁዳ ሳህሉን በጣም እናመሰግናለን። ወርቅነሽ ሸቴ ነኝ። በሚቀጥለው ፕሮግራም እስክንገናኝ ቸር እንሰንብት። የተከበራችሁ አድማጮቻችን ስርጭታችን ሊጠናቀቅ የተወሰኑ ደቂቃዎች ይቀሩናል። ቀደም ሲል የተደመጠው ፕሮግራም በድጋሚ የቀረበ መሆኑን ለማስታወስ እንወዳለን። እንግዲህ ብዙ አዳዲስ ርዕሰ ጉዳዮች አሉ። ትናንት በቤንጎሪዮን ዓለም አቀፍ አየር መንገድ ሰራተኞች የስራ ማቆም አድማ በማድረጋቸው ምክንያት የተፈጠረው የበረራዎች በሰዓት አለመውጣት፣ የተሰረዙ በረራዎች ሁሉ መውጣት ያልቻሉ በረራዎች እንዳሉ እየተገለጸ ነው። በመቶ ሺዎች የሚቆጠሩ መንገደኞችም በሰዓት አልበረሩም። ለበርካታ ሰዓታት አየር መንገዱ እንደዋሉ ተገልጿል። እንግዲህ የደረሰው ጉዳት ይሄ በእስራኤል ኢኮኖሚ ላይ ተጽዕኖ እንደሚፈጥር እየተገለጸ ነው። 30 ሚሊዮን ሸቄል ይገመታል ይሄ በሀገሪቱ ኢኮኖሚ ላይ ያደረሰው ጉዳት እየተባለ ነው። እንግዲህ ለዚህ የሰራተኞች ኮሚቴ ሊቀመንበር ፒንካስ ኢዳን ናቸው። ሳቸው ተጠያቂ ሌሎች ማካላት ተጠያቂ እንደሆኑ እየተነገረ ነው። ሳቸው የሚሰጡት ምላሽ አለ። በጣም በሰራተኞች ላይ የሥራ መጨናነቅ አለ። ተጨማሪ ሰራተኞችን ሳንቀበል እንግዲህ አዲሱ አመት ሳይጀምር ተጨማሪ ሰራተኞች እንዲቀጠሩ መደረግ አለበት የሚል ሐሳብ ቀደም ሲል እንደሰጡ ትናንት ምሽት ተገልጿል። ከዛ በኋላም ያው ሐሳብ ሰጥተዋል። በሳቸው ችግር እንዳልሆነ የተለያዩ ችግሮች እየተገለጹ ነው። ለማንኛውም ጠቅላይ ሚኒስትር ቢንያሚን ናታንያሁ የሰራተኞች ኮሚቴ ሊቀመንበር ፒንሃስ ኢዳን የሊኩድ ፓርቲ አባል ናቸው። ትናንት በአየር መንገዱ በደረሰው ችግር ምክንያት

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ቆይታችኋል? እነሆ የለተ አርብ የቀኑ ስርጭታችን ጀምረናል። ከዛ በፊት ግን ዛሬ የለቱ እንደብራን ዘመን አቆጣጠር ሃዮም ዮም ሽሽ ሄት በኢሉል ሃይታፍ ሽንፔቫብ ለአውሮፓ ዘመን አቆጣጠር ኦገስት 21 2026 ለኢትዮጵያ ዘመን አቆጣጠር ነሐሴ 15 2018 ነው። የቴክኒክ ባለሙያችን ራሚ ፍሌክስ ስቱዲዮ ተረኞች ወርቅነሽ ሽቴ ናይቾ ባይነን እንደተለመደው ስርጭታችን እስከ ቀኑ 2 ሰዓት ድረስ ይሄዳል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ወቅቱ ነው የተመለከተ የዜና የፖለቲካ ትንታኔ ኖረናል። ሳምንታዊ ፕሮግራም እንዲሁም የኦሪት ትምህርት ፓራሻተ ሸባ ምን ላይ ኖረናል። እስከ ስርጭታችን ፍጻሜ ቆይታችሁ ከኛ ጋር ይሁን እያል ዜናውን በባልደረባይ ወርቅነሽ ሸቴ
0: አመሰግናለሁ። አይቼው አርእስተ ዜና ከ44 ዓመታት በፊት በሱልጣን ያኩቡ ውጊያ የህይወት መስዋዕትነት የከፈለው የሻምበል ባሻ ይሁዳ ካስ የቀብር ስነ ስርዓት ዛሬ ተፈጸመ። በጀኒን አካባቢ የእስራኤል መከላከያ ሰራዊት እንቅስቃሴ በማካሄድ ላይ እንዳለ ወታደሮችን በጩኸት ለመውጋት የተቃረበ አሸባሪ እርምጃ ተወሰደበት። ባለፈው ሳምንት በቤትሽመሽ ከተማ ህፃን ሀላል ሞርዶሃይ ዳዶንን በጩኸት በመውጋት የገደለው ተጠርጣሪ በ26 ዓመት ዕድሜ ክልል የሚገመት ወጣት ሊኤል ኢፖርጋን እንደሆነ ይፋ ተደረገ። የሂዝቦላ ድርጅት ሬኬስ አሊታሃር የተባለውን ቦታ ለሊባኖስ መከላከያ ሰራዊት አሳልፎ መስጠት እንደማይፈልግ ተዘገበ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን አነሆም። በጀኒን አካባቢ የእስራኤል መከላከያ ሰራዊት እንቅስቃሴ በማካሄድ ላይ እንዳለ ወታደሮችን በጩቤ ለመውጋት የተቃረበ አሸባሪ እርምጃ የተወሰደበት መሆኑን ወታደራዊ ቃል አቀባዩ አስታወቀ። በመከላከያ ሰራዊቱ በኩል ጉዳት አልደረሰም ተብሏል። ይህ በዚህ እንዳለ የእስራኤል አየር ኃይል ሌሊቱን በደቡብ ሊባኖስ በተለያዩ ቦታዎች ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘግበዋል። የአየር ኃይሉ በደቡብ ሊባኖስ አልማስሪ፣ ረኬስ አሊታሃርና ሮማአን በተባሉት አካባቢዎች ጥቃት ማድረሱን የቤሩት መገናኛ አውታሮች ዘግበዋል።

0: በተባለው መካነ መቃብር ተፈጽሟል። ነፍስ ይማር። የእስራኤል መከላከያ ሰራዊት ዋና አዛዥ ኢታማጆር ሹም ኢያል ዛሚር በውጊያው መዳረሻቸው የጠፋ ሁሉም ወታደሮች ወደ እስራኤል መመለሳቸውና የሱልጣን ያኩብ ጦርነት ምዕራፉ መዘጋቱ ለሁላችንም ደስታ ነው በማለት ንግግር ማድረጋቸው ተገልጿል። ይሁዳ ካዝ ከ44 ዓመታት በፊት የህይወት መስዋዕትነት ሲከፍል የ23 ዓመት ወጣት ነበር። ወንድሙ አቢ ካዝ በቀብሮ ስነ ስርዓት ላይ ባደረገው የስንብት ንግግር በጦርነቱ ጊዜ መዳረሻ እንደጠፋ ሲነገረን ከናዚ ጭፍጨፋ የተረፈው አባታችን የጭፍጨፋው ካምፕ የኡሽቢጽ ታሪክ ገና አልተዘጋም እንዳለ አስታውሳለሁ በማለት ባለፈው ሳምንት ደግሞ አጽምህ መመለሱ ሲነገረንና በምርመራ ያንተ አጽም መሆኑ ሲረጋገጥ ልባችን በስለት እንደተወጋ ጥልቅ ሐዘን እንደገናም ደስታ ተሰምቶናል። እኛ አጽምህ በተመለሰበት ጊዜ ባለፈው ሳምንት እንደተገደልክ ነው የምንቆጥረው ማለቱን ከደረሰን ዘገባ መረዳት ችለናል። የሂዝቡላ ድርጅት ረኬስ አሊ ታህር የተባለውን ቦታ ለሊባኖስ መከላከያ ሰራዊት አሳልፎ መስጠት እንደማይፈልግ ተዘገበ። ለሂዝቡላ ድርጅት ቅርብ የሆነ ምንጭ አልሀዳት ለተባለው የሳውዲ ቴሌቪዥን እንደገለጸው ሂዝቡላ ረኬስ አሊ ታህር የተባለውን ቦታ የሊባኖስ መከላከያ ሰራዊት ከሚቆጣጠረው የእስራኤል መከላከያ ሰራዊት ቢያወድመው እንደሚመርጥ ገልጿል። በረኬስ አሊ ታህር ከመቶ በላይ የሚሆኑ የሂዝቡላ ድርጅት አባላትና የኢራን አብዮታዊ ዘብ አባላት መሽገው እንደሚገኙና በቦታው ከእስራኤል መከላከያ ሰራዊት ጋር እስከ መጨረሻው ለመፋለም ዝግጁ መሆናቸውን ምንጩ ጨምሮ ገልጿል። ሂዝቦላ ቦታውን አሳልፎ ከሚሰጥ ይልቅ በውጊያ ተሸንፎ በእስራኤል መከላከያ ሰራዊት ቢያዝ እንደሚመርጥና በአካባቢው ተጨማሪ ኃይል ለማጠናከርም እያሰበበት መሆኑን ከደረሰን ዘገባ መረዳት ችለናል። ባለፈው ሳምንት በቤት ሽመሽ ከተማ ህፃና ሐላል ሞርዶ ሃይዳዶንን በጩቤ በመውጋት የገደለው ተጠርጣሪ በ26 ዓመት የሚገመት ወጣት ሊኤሊ ፐርጋን እንደሆነ ይፋ ተደረገ። ተጠርጣሪው የ7 ዓመቱን ሐላል ሞርዶ ሃይን በጩቤ ወግቶ የገደለ ሲሆን በ4 ዓመት የእድሜ ክልል የሚገመት የሟቹን ያጎት ልጅም በከባድ ሁኔታ ማቁሰሉ ይታወቃል። የተጠርጣሪው የእስራት ጊዜ በ5 ቀናት የተራዘመ ሲሆን ፖሊስ ጨምሮ እንዳስታወቀው ሌል ህጻናቱ ወደ ነበሩበት ቤት የመጣው ጥቃቱን ከማድረሱ በፊት ቀደም ብሎ እንደነበረና ከቤቱ ባለቤት ጋር ቃላት ከተለዋወጡ በኋላ ተመልሶ እንደሄደ፣ ነገር ግን ከሰዓታት በኋላ ተመልሶ ልጆቹ ላይ ጥቃት ማድረሱን ፖሊስ አስታውቋል። ፖሊስ በግድያው ላይ የሚያካሄደው ምርመራ እንደቀጠለ መሆኑንም ጨምሮ ገልጿል። ጋዜጣ የተባለው ሬዲዮ ጣቢያ እንዲዘጋ መንግስት ያስተላለፈውን ውሳኔ ከፍተኛው ፍርድ ቤት ባጋጽ ውድቅ አደረገው። ከፍተኛው ፍርድ ቤት ባጋጽ ጋዜጣ ሬዲዮ ጣቢያ እንዲዘጋ የተላለፈውን ውሳኔ በመቃወም የቀረበውን አቤቱታ ተቀብሎ የመንግስትን ውሳኔ ውድቅ ያደረገ ቢሆንም የባጋጽን ውሳኔ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይቀበሉ ይችላሉ የሚል ግምት መኖሩ ተገልጿል። ከባጋጽ ውሳኔ በኋላ የመከላከያ ሚኒስትር እስራኤል ካጽ ባስተላለፉት መልእክት የጋሌጻል ሬዲዮ ጣቢያ ከምርጫው በኋላ ይዘጋል ማለታቸው ተገልጿል። ጋሌጻል ሬዲዮ ተጠሪነቱ ለመከላከያ ሚኒስትር መስሪያ ቤት መሆኑ ይታወቃል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ እንደሚጨምርና በአብዛኛው ሀገራችን ክፍል ከባድ ሙቀት እንደሚኖር፣ ነገ ቅዳሜ ጀምሮ ደግሞ ሙቀቱ ደረጃ በደረጃ እየቀነሰ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴላቪቭ 32፣ በሃይፋ 31፣ በጽፋት 35፣ በቤት ሻአን 42፣ በቤርሸባና አካባቢዋ 34፣ በኢላት 40 ዲግሪ ሴንቲግሬድ ይደርሳል። ይሻያው ዜናው አበቃ።
1: ወርቅነሽ አመሰግናለሁ። አይቸው ነኝ።
0: ይሻያው አልኩ እንዴ? እንግዲህ ይሻያው አይቸው የሁለታችን በተለይ ይምጣ መሰለኝ። አይቸው ይሻያው ባለ ጊዜም አይቸው እንላለን።
1: አመሰግናለን። ጥሩ ነው።
0: እንዴት እንግዲህ ቅርታ ለማንኛውም ይቅርታ።

0: የተከበራችሁ አድማጮቻችን ስርክስታችን እንደቀጠለ ነው። አሁን እንኳን አይቼው ነው ምላልሳሳት።
1: አይ ባም በተሳሳች አሁንም ዝም ማለት
0: መቆጣታ አይቀርም
1: እንዴ? ዘራፍ ነው ማለት
0: ዘራፍ። አዎ ጥሩ
1: ነው። ወይዘሮ ዘዋሉ ደግሞ ትቆጣሻለሽ
0: አይደል? እውነት ነው። አይ ልክ ነህ። አሁን አብረን ስለምንሰራ ስማችን አንዳንዴ ያው እንትን ይላል። ለዛ ነው። ለማንኛውም ደህና ነህ አይደል?
1: እግዚአብሔር ይመስገን በጣም ደህና ነኝ። አንቺ እንዴት ነሽ?
0: ደህና ነኝ ክብሩ ይስፋ። ጥሩ እንግዲህ ዛሬ የሚገርም ነው። ከ44 ዓመታት በኋላ እንደው አንዳንዴ እስራኤል ውስጥ ያለ ታሪክ አይቼው ሌላ ሀገራት ትልቅ ታሪክ አድርገው ይቀባበሉታል ይህን ታሪክ። እኛ ግን የተለመደም ስለሆነ ይሆናል ደግሞ ብዙም መቼም እስራኤል ሀገር ውስጥ መካከለኛው ምስራቅ አዳዲስ ሀሳብ የሚፈጠርበት እንትን ስለሆነ እንደው ትኩረት ላንሰጠው እንችል ይሆናል እንጂ የይሁዳ ካጻጽም ከ44 ዓመታት በኋላ ተመልሶ ዛሬ በክብር የቀብር ስነስርዓት ተፈጽሟል። በሃራዛይቲም ተራራ በኢየሩሳሌም የሚገርም ነው። የቀብሩ ስነስርዓትም እንዳዲስ ነበረ። የቅርብ ጊዜ ሞት የሚመስል ነበር ሽኝቱ ሁኔታው ያለው። በአጠቃላይ በመጀመሪያው የሊባኖስ ጦርነት ነው ይሁድ መስዋዕትነት የከፈለው እና እንዴት ነበር እስኪ ከጦርነቱ ጀምረን እዩ።
1: አመሰግናለሁ ወርቅነሽ። ያው በተለይ የመጀመሪያው የሊባኖስ ጦርነት እየተባለ የሚጠራው በወቅቱ የጦርነቱ ሲገባ ወደ ጦርነቱ በተገባበት ወይም ተጀመረበት ጊዜ በስድስተኛው 1982 ዓ.ም ነበር። ያም በሰሜኑ የሀገራችን ክፍል ብዙ ሮኬት ሚሳይሎች ይተኮሱ ነበር። ካቱሻ እያልን የምንጠራቸው ይተኩሱ ነበር። የአካባቢውን ሰላም ይነሱ ነበር። እነሱም እንግዲህ በወቅቱ ሊባኖሶች ሳይሆን በያሲን አረፋት የሚመራው የአሸፍ ማለት የፍልስጤም ነጻ አውጭ ድርጅት እየተባለ አሸፍ ይሉታል። በፍልስጤም ነጻ አውጭ ድርጅት ነኝ በሚለው በእነሱ ምክንያት ነው። ከዛ ያም ወደዚህም የተደረሰበት ዋናው ምክንያትም ያም ከመጀመሪያው ላይ በለንደን የእስራኤል አምባሳደር የነበሩትን በፍልስጤሞች አምባሳደሩ እንግዲህ በለንደን የነበሩት ብሪታንያ ሽሎሞ አርጎቭ የተሰኙትን ጥቃት ደርሶባቸዋል። እሳቸውም በተቁስላቸው በኋላ ነው እስከ ስንት ጊዜ ድረስ ከመሞታቸው ድረስ ያ በዛ ምክንያት ተጎድተው የነበሩ ናቸው። እና የሰላም የገሊላው ሰላም ጦርነት በማለት ሰላም ለማስከበር በማለት ዘመቻው ተጀመረ። በ6 ቀን 6ኛው 1982 ዓ.ም ነበር የተጀመረው። ከዛ ከብዙ ደም መፋሰስ በኋላ በ6ኛው ወር አሁን በ1985 ዓ.ም እስራኤል መከላከያ ወደ ኋላ ማፈግፈግ ጀመረ። ያው የተወሰነ ሰላም መረጋጋት ተደርሶበት ነበር። ያም ከአሸፍ ጋር ነው እንግዲህ የባያሲን አረፋት የሚመራው ነው። በዚህ ዙሪያም ወደ ኋላ የተፈገፈግበት በዛን የነበረው የተኩስ አቁም ስምምነት ላይ እስራኤል የወሰደችው በሙሉ በጠቅላላው በሀገሪቱ ውስጥም በዓለም ደረጃ ጸረ እስራኤል እንቅስቃሴ የሽብር ታርጌት እንዳይሄድ በሚል ነበር። የፍልስጤም ነጻ አውጭ ድርጅቶች ግን የወሰዱትን የተኩስ አቁም ስምምነቱን በሊባኖስ ብቻ ነው እና በዚህ ምክንያቱ በተለያዩ ቦታዎች እንደዚህ ጸረ እስራኤል እንቅስቃሴዎችን ሽብር ፈጠራዎችን ማድረጋቸውን ቀጥለው ነበር። ከዚህ ጋር የተያያዘ ነው እንግዲህ መጨረሻ ላይ ወደ እነኚህ የፍልስጤም ነጻ አውጭ ድርጅቶች እያለ የሚጠሩተኝ ከዛም ሁኔታው እየተሻሻ የእንትን እያለ መጦ ወደዚህ የሱልጣን ያዕቆብ ጦርነት እየተባለ የሚጠራው ደግሞ ልክ ከእንትኖች ጋር ነው የተጀመረው። ደግሞ ይሄ ከሶሪያን ጋር እና በዚህ ጦርነት ጊዜ የተጀመረውም ይቅር በ4 ቀን 6ኛ ወር 1982 ዓመተ ምህረት ነው። ይሄም በዚህ ጦርነት የተጀመረ ሲሆን ወደ 20 ሚሊዮን ወታደሮችን ማታለች እስራኤል። ይህ ጦርነት ከሶሪያ ጋር የተደረገ ሲሆን በሱልጣን ያዕቆብ እየተባለ የሚጠራ ነው። በዚህም በሚገኘው ገሊላ እየተባለ በሚጠራው አካባቢ የነበረ ነው። በጣም በዚህ ጦርነት ላይ እስራኤል ከሚወሱትኝ በዚህ በሰላም ጋሊል እየተባለ በሚጠራው ጦርነት ላይ ሽንፈት ከደረሰባት የእስራኤል ጦርነት አንዱ ትልቅ ሽንፈት ተብሎ የተጠራ ነው። ውጊያውም የእስራኤል ጦር ከመገናኛ ቦታዎች በመሸሸግ 399 ብርጌድ የተሰኘው ነበርና 302 ሻለቃ ነው። የታንክ ሻለቃ ወደፊት ገስግሶ በመግባት ባልታሰበ ሁኔታ የሶሪያ ወታደሮችም ዙሪያውን ከበው አፈና ውስጥ አግብተውት ነበር እና በዚህም ሰዓት ነው እንግዲህ በከባድ ጦርነት ማለት ነው እንደገና ወደኋላ ለማፈግፈግ ሁሉ አልችል ብሎ የስምንት ሰዓት ጦርነት ይወሰደ በዚህ ስምንት ሰዓት ጦርነት ውስጥ እንደገና በስንት መድፍ እና ብዙ 23 ተጠቅመው እንደገና ወደ ሄደበት ወደ ገሰገስ ወደ ኋላ እንዳፈገፈኩ ተባለ። ለዚህም ነው እነኚህ 3 ወታደሮችን በዛው ተጠልፈው
0: ይሞቱም
1: አው ተንሰን ቦታ ተጣባቂ ወታደሮች ነበሩ። እነሱም የዘኻሪያ በኡሜል ይባሉ በ2019 በ37 አመት በኋላ ተመለሰ። ከዛ ዘኻሪያ ፊልድማን ነበር የተመለሰው። የዘኻሪያ ፊልድማን ደግሞ በ2025 አመት ምረት ተመለሰ። ያው የይሁዳ ካጽ በ2026 ተመለሰና በእስራኤል የመጨረሻው ማለት ነውና ይህ ጦርነት አሁን መጨረሻው ተዘጋ አከተመ ማለት ነው። እስካሁን ድረስ እነሱን የነሱን አስከሬን ለማስመለስ ሞሳድም ሆነ ሌሎች ከፍተኛ ባለስልጣናት በዚህ ዙሪያ በተለይ በ2025 አስከሬን የተመለሰው በከፍተኛ ደረጃ ጥረት ያደረጉልን በዚህ አጋጣሚ የሩሲያ ነች። ሩሲያም እንደሚታወቀው ባሻር አሳድ የቀድሞ የሶሪያ ፕሬዝዳንት በነበሩበት ሰዓት እሱን ለመርዳት የሩሲያ ጦርም ይገባበትና ያው ከኛም ወዳጅነት የነበረበት ሁኔታ ነው። እና ይሄ ነገር በእውነት ቀደም ስላንቺ አንዴ ተነገርሽው ነገር አለ። እኛ አንዳንዴ የራሳችን ስለሆነ ምናልባት ጥሩ እንትላን ሰቦታ ላንሰጠው እንችል ይሆናል። ነገር ግን በአለም ደረጃ እጅግ በጣም የሚያኮራን የሚያስደንቅ ነው። እስራኤል ልጆች ቤትም ቦታ ቢሄዱ ቤትም ቦታ ቢገቡም አስከሬንቸው አጥንታቸው እንኳ አፈሩን ቢሆን የተቀበሩበትን አፈር አመጣው እንደሚመለሱት መጥቶ በመጨረሻ ላይ በሀገራቸው በቅድስት እስራኤል ውስጥ ግባት መሬታቸው እንደሚፈጸም ይህ የተገባ ቃል ኪዳን ነው። አሁንም ቢሆን ይሙት ይዳን ወይ በህይወት ይኖር የማይታወቀው ሮን አራድን ማለ አይረሳም። እሱንም አስከሬን ለመመለስ እንደውም ባለፈው እንዲሆነ ዘመቻ ሙከራ ተደርጎ ነበር። ጥረት ማድረጉ የሚቀጥል ነው የሚያቋርጥ ማይደልማ። ዞሮ ዞሮ እስራኤል ለልጆቿ
0: ኤሊኮሄንም
1: እናስተውሳለን
0: ለቱ ነው እንግዲህ አሁንው እስራኤል ለቢስራ አለባት የሚባለው
1: እና ዞሮ ዞሮ አሁን ያለም በተለይ ከሊባኖስ ጋር ያለው ጦርነት አሁን ያለው ምን ይመስላል? ስካንችል ጠይቀሽ
0: የሊባኖስ የሚገርም አሁንም አላበቃም። ያው አንደኛው ዓለም ጦርነት ይቅርታ አንደኛው የሊባኖስ ጦርነት ነበር ሊባኖስ ጋር የነበረው። ከዛ ሁለተኛው የሊባኖስ ጦርነትም ነበር በ2006 ዓ.ም። እንግዲህ አንዴም ሁለቴም ጦርነት ተካሂዷል። አሁንም ጦርነቱ አላበቃም። ባለፈው ጀምሮ እንግዲህ የነበረው ጥቅምት 7ቱ በኋላ ጥቃት በኋላ አሁንም እንደቀጠለ ነው። በደቡብ ሊባኖስ በኩል እስራኤል መከላከያ ሰራዊት ቦታዎችን እንደያዘ ነው። በሊባኖስ እና በእስራኤል መካከል እንደው የሰላም ስምምነት ለመድረስ በአሜሪካ አሸማጋይነት በኩል ጥረት እየተደረገ ቢሆንም ጥረቱ እንደው ምን ያህል አጥጋቢ ነው የሚለው ነገር ብዙ ምላሽ ይሰጣል ብዬ አላስብም። አሁን ባለው ሁኔታ ለወደፊቱ እንግዲህ የሚሆነውን እናያለን። የሂዝቦላ ድርጅት ኃይሉ አልተዳከመም። እንግዲህ የሊባኖስ መከላከያ ሰራዊት የሂዝቦላን ድርጅት ምን ያህል ሊያጠቃ ተጽዕኖ ሊፈጥር ሊያዳክም እንደሚችል እናያለን። እንግዲህ የጦር መሳሪያ ትጥቁን እስኪፈታ ድረስ ነው እንዲታገል ኃላፊነት የተሰጠው። ግን ደግሞ ይሄ ይሆን አይደለም። በደቡብ ሊባኖስ በኩል አሁን ረሄስ አሊታሃር በተባለው እንግዲህ ተራራ ነው የሚባለው እዛ ቦታ ስር ምሽግ አለ። ምሽግ ውስጥ ዜና ላይ እንዳየ ነው ሰሞኑንም ስንነጋገርበት ነበር አይቸው 100 የሚደርሱ የሂዝቦላ ድርጅት አባላትና እንግዲህ የኢራን አብዮታዊ ዘብም አብረዋሉ ነው የሚባለው። የሂዝቦላ ድርጅት አባላትን ሊያሰለጥኑ የመጡ የኢራን አብዮታዊ ዘብ አባላት አብረው እዛ ውስጥ እንዳሉ እዚህ ተራራ ስር እንግዲህ ዋሻ አለ፣ ምድር ውስጥ የተቆፈረ ብዙ ነገር አለ ነው የሚባለው። በትክክል ምን እንደሆነ አይታወቅም። ግን እንደው መረዳት መገመት እንደሚቻለው ለሂዝቦላ ድርጅት እዛ ውስጥ የሞት ድነት ሽረት እንዲያደርግ ያስገደደው ቁልፍ የሆነ ነገር አለ ማለት ይቻላል። ምንድን ነው ያሉት? አሁን የእስራኤል መከላከያ ሰራዊት ቦታውን ይደምስሰው፣ እዛ ውስጥ እንሞት እንጂ አንወጣም።
1: በጣም የሚገርም ነው።
0: የሊባኖስ መከላከያ ሰራዊት እጃችን አንሰጥም። የሊባኖስ መከላከያ ሰራዊት ቦታውን እንዲቆጣጠሩ አይፈልጉም። እኛ እንዳለን እዚሁ እስራኤል ተደብድበው ቦታውን ነው የሚሉት። እና ቦታው በእስራኤል እጅ እንዲሆን መምረጥ ማለት እንግዲህ ውስጡ ምን አለ? ምናልባት እስራኤል ጥቃት ስታደርስ እዛ ውስጥ ያለው ሚስጥር ይታይ እንደሆንም አይታወቅም። የእነሱ ምርጫ እስራኤል ቦታው እንዲደበድበው ነው። ምግብ እንኳን እንግዲህ ውሃ፣ ምግብ እንዲደርሳቸው የሚደረግበትን መንገዶች ሁሉ እስራኤል ለመዝጋት ጥረት እንዳደረገች ተነግሯል። ግን እስካሁን ድረስ እንግዲህ በህይወት አሉ፣ እየተከራከሩ እንደሆነ ነው የሚነገረው።
1: እሺ ወርቅነሽ እናመሰግናለን። ወደ ፕሮግራማችን ሂድና ከጊዜ ከቀደሙ እንወያያለን።
0: ሙዚቃ

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ባህላዊ እሴቶችንና ታሪክን የምናቀርብበት ዝግጅታችን ነው። ዛሬ ኢየሩሳሌም በባቢሎን መንግስት የተወረረችበትን ጊዜ ባጭሩ እንመለከታለን። ባቢሎን በጊዜው ታላቅና ተጽዕኖ ፈጣሪ ንጉሳዊ አገዛዝ የነበራት ከተማ ስትሆን በዓለም ከሚታወቁ ታላላቅ ከተሞች መካከለም አንዷ ነበረች። በዘመኑም የባቢሎን ንጉስ ዳግማዊ ናቡከደነጾር ነበር። ናቡከደነጾር ሁለተኛ ከ605 እስከ 562 ዓመተ ዓለም እንደገዛ ይታወቃል። በሃይማኖታቸውም የተለያዩ አማልክትን የሚያመልኩ እንደነበሩ ታሪክ መሰክራል። ንጉስ ናቡከደነጾር በጣም ኃይለኛ ወታደራዊ አገዛዝ ስለነበረው ሶሪያ ፊንቄ ወይም ባሁኗ ሊባኖስ ውስጥ የምትገኝ ከተማን ይሁዳና ሌሎች አካባቢዎችን በቁጥጥሩ ስር አድርጎ ነበር። የጥንቷ ባቢሎን ከተማ ፍርስራሽ ዛሬ ኢራቅ ውስጥ የሚገኝ የአርኪኦሎጂ ወይም ከርሰ ምድር ጥናት ማዕከል ሲሆን በዓለም ታዋቂ ቅርስ ነው። ኢየሩሳሌም በባቢሎን እጅ ወደቀችው በ586 ዓመተ ዓለም ሲሆን ንጉስ ናቡከደነጾር የይሁዳን መንግስት የወረረበት በፖለቲካዊና በወታደራዊ ምክንያቶች እንደሆነ ይነገራል። ናቡከደነጾር በ605 ዓመተ ዓለም በባቢሎን ነገሰ። በጊዜው ግብጽ በአካባቢው ተጽዕኖ ለማሳደር ትንቀሳቀስ ነበር። ናቡከደነጾር ደግሞ ሶሪያና ከነአንን በመያዝ በባቢሎን ቁጥጥር ለማድረግ ዘመቻ ጀመረም።

በጊዜው የይሁዳ ንጉስ የነበረው ዮአቄም ለባቢሎን ግዛት እጁን ላለመስጠት ለማመጽ ሞከረ። እሱ ከዚህ ዓለም በሞት ከተለየ በኋላ ልጁ ዮአኪን ነገሰ። ናቡከደነጾር በ597 ዓመተ ዓለም ወደ ኢየሩሳሌም በመምጣት ከተማዋን ያዘ። ከዚያም ዮአኪንን ቤተሰቡንና ብዙ ይሁዳውያን መሪዎችን ወደ ባቢሎን ወሰደ። ከዚያም ሴዴቅያስን በይሁዳ ወይም በኢየሩሳሌም ላይ እንዲነግስ አደረገ። ንጉስ ሴዴቅያስ በናቡከደነጾር ስር ሆኖ የይሁዳ ንጉስ ነበር። ከዚያም ከግብጽ ድጋፍ አገኛለሁ ብሎ ተስፋ በማድረግ በናቡከደነጾር ላይ እንዳመጸ ይነገራል። ናቡከደነጾር ጦሩን በማሰለፍ ለሁለተኛ ጊዜ ኢየሩሳሌምን ከበበ። ቅድስቷ ከተማም ለረጅም ጊዜ በባቢሎን ሰራዊት ተከባ ከቆየች በኋላ የከተማይቱ ቅጥር ግንብ ተሰበረ። ንጉስ ሴዴቅያስ ከኢየሩሳሌም ለመሸሽ ቢሞክርም ተይዞ ወደ ባቢሎን ተወሰደ። ልጆቹ በፊቱ ተገደሉ። ኢየሩሳሌምም ፈራረሰች፣ ወደመች። ንጉስ ሰለሞን ያሰራው የመጀመሪያው ቤተ መቅደስ ተቃጠለ። ናቡከደነጾር በርካታ ይሁዳውያንን ማርኮ ወደ ባቢሎን ወሰደ። ይህ የሆነውም ከ588 እስከ 586 ዓመተ ዓለም ነው። ሁለተኛ ነገሥት ምዕራፍ 24 ቁጥር 25 እና ትንቢተ ኤርምያስ ምዕራፍ 37 ቁጥር 39 ሁለተኛ ዜና መዋዕል ምዕራፍ 36 ላይ እንደተጻፈው። ከዚያም ከባቢሎን የመጣ አለቃ ኢየሩሳሌምን የሚያስተዳድር ጎዶልያስ የተባለ ሰው ሾመ። በሁለተኛ ነገሥት ምዕራፍ 25 እና ትንቢተ ኤርምያስ ምዕራፍ 39 ቁጥር 40 ላይ እንደተገለጸው ይሁዳውያን በባቢሎን በምርኮ በነበሩበት ጊዜ ቤቶችን ሰርተው የእርሻ ስራ እየሰሩ ሕይወታቸውን ይመሩ እንደነበር፣ ቤተሰብ መስርተው በሀገሪቱ መንግስት ውስጥም ስልጣን የያዙ እንደነበሩና እምነታቸውን ለመጠበቅ ተጋድሎ እንዳደረጉ በታሪክ ተገልጿል። እምነታቸውን ለመጠበቅና የባዕድ አምልኮ እንዳይከተሉ በሚያደርጉት ከፍተኛ ጥረት ፈተና ገጥማቸው እንደነበርም ታሪክ ይዘክራል። በመጽሐፍ ቅዱስ ታሪክም ቢፈተኑም በእምነታቸው እንደጸኑ ተገልጿል። ትንቢተ ዳንኤል ምዕራፍ 3 ቁጥር 6 ነቢዩ ኤርምያስ ለምርኮኞቹ በላከው ደብዳቤ ቤት እንዲሰሩና እንዲኖሩ የነገራቸው መሆኑ በመጽሐፍ ቅዱስ ተጠቅሷል። ትንቢተ ኤርምያስ ምዕራፍ 29 ከቁጥር 4 እስከ 7 ይሁዳውያን በባቢሎን በምርኮ እያሉ በሰላም ለመኖርና በልማትም በመሳተፍ ለመኖር አስተዋጽኦ ማድረጋቸው ይነገራል። ይሁዳውያን በምርኮ እያሉ በባቢሎን በሰላምና በልማት በመሳተፍ ለመኖር አስተዋጽኦ ማድረጋቸውም ይነገራል። ኤርምያስ 29 ቁጥር 7

ኢየሩሳሌም በባቢሎን ግዛት ስር ወድቃ እስከ 539 ዓመተ ዓለም ቆየች። በ539 ዓመተ ዓለም ነገሮች ተገለባብጠው ባቢሎን በፋርስ ንጉስ በቂሮስ ዳግማዊ ቁጥጥር ስር ዋለች። ንጉስ ቂሮስም በዳግማዊ ናቡከደነጾር የንግስና ዘመነ መንግስት ተማርከው ወደ ባቢሎን የሄዱ ይሁዳውያንን ወደ ኢየሩሳሌም እንዲመለሱ አዘዘና ከ70 ዓመታት የምርኮ ዘመናት በኋላ ይሁዳውያን ወደ ሀገራቸው ወደ ጽዮን መመለስ ጀመሩ። ይህ ጊዜ የመጀመሪያው የመመለስ ዘመን ወይም የሽባት ጽዮን በመባል ይታወሳል። ይሁዳውያን ወደ ኢየሩሳሌም የተመለሱት በአንድ ጊዜ ሳይሆን ደረጃ በደረጃ በሂደት እንደነበረ ይነገራል። በትንቢተ ኤርምያስ ምዕራፍ 25 ከቁጥር 11 እስከ 12 እና ምዕራፍ 29 ቁጥር 10 ላይ ይህ ታሪክ በሰፊው ተገልጿል።

እስራኤላውያን ከባቢሎን ምርኮ ወደ ኢየሩሳሌም ከተመለሱ በኋላ የይሁዳ አካባቢ ኢየሩሳሌምንና ሀገራቸውን እንደገና ለመገንባት ጀመሩ። ከሰሯቸው ስራዎች መካከለም ቤተ መቅደሱን እንደገና የሰሩ መሆኑ የሚታወቅ ሲሆን በዘሩባቤል መሪነት መሰውያውን አቆሙ። ከዚያም ሁለተኛው ቤተ መቅደስ መገንባት ጀመሩ። ህጉንም እንደገና ተማሩ። ካህኑ እዝራ የሙሴን ህግ ለህዝቡ እያነበበ እንዳስተማረ ይነገራል። መጽሐፈ ነህምያ ምዕራፍ 8 ላይ እንደተገለጸው የኢየሩሳሌምን ቅጥር እንደገና ሰሩ። ነህምያ ከተማዋን ለመጠበቅ የፈረሰውን ቅጥር እንደገና አሰራ። ነህምያ 2:6 ካህናትና ሌዋውያን እንደገና በአገልግሎታቸው ተሰማሩ። ከእግዚአብሔር ጋር ቃል ኪዳናቸውን ለማደስ ሞከሩ። ህዝቡ ከህጉ በመራቁ ንስሐ ገባና እንደገና ለእግዚአብሔር ለመታዘዝ ቃል ገባ። መጽሐፈ ነህምያ ምዕራፍ 9 የይሁዳውያን ከባቢሎን ግዛት የመመለስ ታሪክ በዋናነት እዝራና ነህምያ መጽሐፍት ላይ ይገኛል። ባጭሩ ለማጠቃለል ስንሞክር ህዝበ እስራኤል ከባቢሎን ምርኮ ወደ ጽዮን ኢየሩሳሌም ከተመለሰ በኋላ መሰውያውን አቆሙ፣ ቤተ መቅደሱን እንደገና ገነቡ፣ የኢየሩሳሌምን ቅጥር ጠገኑ፣ ህጉንም በመማር በንስሐና በመንፈሳዊነት ታደሱ።

ባቢሎን ኢየሩሳሌምን የተቆጣጠረችበት ታሪካዊ ምክንያት አመጽና የክልላዊ ስልጣን ጉዳይ ሲሆን ባቢሎን በአካባቢው የበላይ ለመሆን በመታደርገው እንቅስቃሴ የይሁዳ መንግስት አመጽና የባቢሎንን ትዛዝ አልቀበልም እንዳለ ማየት ይቻላል። ይህም መጀመሪያ ኢየሩሳሌም በባቢሎን ስር ከወደቀች በኋላ የይሁዳ ንጉስ ሴዴቅያስ ለባቢሎን ታዛዥ ሆኖ ነበር። ነገር ግን በኋላ አመጸ። ስለዚህ ናቡከደነጾር ኢየሩሳሌምን እንደገና ከበበ። እናም ከባድ ጥፋት አደረሰባት። በመንፈሳዊ ምክንያቱ ደግሞ በመጽሐፍ ቅዱስ ታሪክ ስንመለከት የኢየሩሳሌም መውደቅ ምክንያት የሆነው የእስራኤል ሕዝብ ከእግዚአብሔር መራቅና ከኃጢአት ጋር ይያያዛል። መጽሐፍ ቅዱስ ይህንን ከፖለቲካዊ አመጽ በላይ በመንፈሳዊ ምክንያት ያብራራዋል። የይሁዳ ሕዝብ እግዚአብሔርን ትቶ ጣዖታትን አመለከ፣ ነቢያትንም አልሰማም። ስለዚህ እግዚአብሔር በባቢሎን እንዲያስገዛቸው ፈቀደ ተብሎ ተጽፏል። ሁለተኛ ነገሥት ምዕራፍ 24 ከቁጥር 2 እስከ 4፣ ሁለተኛ ዜና መዋዕል ምዕራፍ 36 ቁጥር 15። ናቡከደነጾር ዳግማዊ የመጀመሪያውን ቤተ መቅደስ ማቃጠሉ ለይሁዳውያን ሕዝብ ታላቅ ስብራትና በትውልዱ ሁሉ የሚታወስ ነው። ንጉሥ ዳዊት ለዘመናት ጸልዮ አምላኩን ተማጽኖ ሳይሳካለት ቢቀርም ቤተ መቅደሱን ልጁ ንጉሥ ሰለሞን እንዲሰራው አድርጓል። እንደሚታወቀው ቤተ መቅደሱ የይሁዳውያን ሕዝብ ታላቅ መንፈሳዊ ምልክት ከመሆኑም በላይ የእስራኤል ዝና በዓለም እንዲናኝ ያደረገ እና ለይሁዳውያን ሕዝብ ልዩና ከመንፈሳዊ ሕይወት ጋር የማይነጣጠል የአምልኮ ቦታ ነበር። ኢየሩሳሌም ከባቢሎን አገዛዝ ነጻ ከወጣች በኋላ በቀጥታ እንደገና ራሷን የምትገዛ ነጻ መንግስት አልሆነችም። አካባቢው በተከታታይ በታላላቅ ነገስታት ስር ወድቆ ነበር። የፋርስ መንግስት ዳግማዊ ቂሮስ ባቢሎንን ከተቆጣጠረ በኋላ ኢየሩሳሌምና ይሁዳ በፋርስ መንግስት ስር ገቡ። ቂሮስም ኢየሩሳሌምን ከ538 ዓመተ ዓለም እስከ 332 ዓመተ ዓለም ተቆጣጠረ። ከዚያም የግሪክ መንግስት በ332 ዓመተ ዓለም እስክንድር ፋርስን ካሸነፈ በኋላ አካባቢው ወደ ግሪክ ግዛት ገባ። እስክንድር ከሞተ በኋላ አካባቢው በግብጽ ቶሎሚያውያንና በሶሪያ ሶሎቂያውያን መካከል ተለዋዋጭ ሆነ። ከዚያም የሐሽሙናውያን ነጻ መንግስት ከ140 እስከ 63 ዓመተ ዓለም አካባቢ ነበሩ። ከባቢሎን ምርኮ በኋላ ይሁዳውያን እንደገና ትክክለኛ የራሳቸውን የፖለቲካ ነጻነት ያገኙት በሐሽሙናውያን ዘመን እንደሆነ ከታሪክ እንረዳለን። በዚህ ጊዜ ይሁዳ መካቢና ቤተሰቡ ከሰሎንቄያውያን ጋር ተዋጉ። ከውጊያው በኋላም ኢየሩሳሌም የራሷ መንግስት ኖራት። ከሐሽሙናውያን በኋላ የሚቀጥለው ሮማውያን አካባቢውን የተቆጣጠሩበት ዘመን ሲሆን በ63 ዓመተ ዓለም የሮማው ጄኔራል ፓምፒዮስ ኢየሩሳሌምን እንደተቆጣጠረ ታሪክ ያስረዳናል። ስለዚህ ኢየሩሳሌም በመጀመሪያ በባቢሎን፣ ቀጥሎ በፋርስ፣ ከዚያም በግሪክ እናም በሐሽሙናውያን ቁጥጥር ስር ከተያዘች በኋላ እንደገና በሮም ስር ትወድቃለች።

የተከበራችሁ አድማጮቻችን ኢየሩሳሌም በሮማ ግዛት ስር የወደቀችበትን ዘመን በሚቀጥለው ፕሮግራማችን በሰፊው እንመለከተዋለን። የዛሬው ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸር እንሰንብት።

ጤና ይስጥልኝ፣ እንደምን ሰነበታችሁ? ሰላም ለኢየሩሳሌም፣ ሰላም ለእስራኤል ምድር፣ ሰላም ለቤተ እስራኤል፣ ሰላም ለእስራኤል ሕዝብ። ከዚህ ቀጥለን ስለ ፓርሻት ሻቧ ኪትሴ የሚለውን በተቻለ መጠን ትንሽ አብረን እንድንማር በዚህ አጋጣሚ ጠይቃለሁ። የተከበራችሁ አድማጮቻችን፣ በዚህ ሳምንት የምንማረው ፓራሻ ክፍል ኪትሴ የሚሆናል። ኪትሴ ለሚልካማ አልኦየቬኻ ኡንታኖ አዶናይ ኤሎሄኻ በያዴኻ ብሻብታ ብሺቢዮ ይላል። ይህ ማለት ምንድን ነው? በጠላቶች ላይ ጦርነት በወጣህበት ጊዜ ወይም ባወጅክበት ጊዜ አምላክ እግዚአብሔር በእጅህ አሳልፎ ይሰጣቸዋል ነው ይለው እና ከዛ መጨረሻ ላይም ምርኮኞች አድርገህ እንደምትማርካቸው ነው የሚናገረው። አሁን በፓራሻው ላይ ሲናገር ግን መጀመሪያ ኪትሴ ማለት ኪትሴ ለሚልኻማ አልወየቤኻ ሲል ጠላቶችህ ብዙ ናቸው፣ የምትወጣው አንተ ነው። በኋላ ግን መጨረሻ ላይ ደግሞ ጠላቶችህን በእጅህ ይወድቃሉ፣ በአንተ እጅ ይወድቃሉ ይላል። አሁን እነኛ ጠላቶች ማን ናቸው የሚለው ጥያቄ አለ። እዚህ ጋር ምንድን ነው የሚበለው? ዙሃር የተባለው ታላቁ የሚስጥር መጽሐፍ እንደሚያወራው እንዲህ ይላሉ። ኦሪት እዚህ ላይ እየተናገረች ያለችው ስለ ውጫዊ ስጋዊ ጦርነት ብቻ አይደለም፣ ይልቁንም እያንዳንዱ ሰው በየቀኑ ስለሚያደርገው ውስጣዊ መንፈሳዊ ውጊያ ነው ይላል እና ቅዱስ ዙሃር እንዳስረዳው ከሆነ የሰው ልጅ ትልቁ ጠላት ውጭ ያለው ሳይሆን ውስጥ ያለው በአካል ውስጥ ያለው በልቡ ያለው የመጥፎ መንፈስ ወይም እርኩስ አስተሳሰብ፣ መጥፎ ምኞትና ስሜት፣ የጽድቅ ጠላት ወይም በዕብራይስጥኛ ምን ይባላል? የጸረራ ይሉታል። ለዚህ ነው ኦሪት ሲጀምር በጠላቶችህ ላይ ነው የሚለው በብዙ ቁጥር የሚለው በብዙ ቁጥር ጀመረች። ምክንያቱም በህይወት ውስጥ ብዙ ፈተናዎች አሉ፣ ጭንቀቶችና እንቅፋቶች ስላሉብን ነው። ነገር ግን የዚህ ሁሉ ፈተናዎች ምንጮችና መሰረታቸው አንድ ነው። እሱም ሰውን ለመጣል የሚፈልገው የውስጣዊ ክፉ ምኞት ወይም ክፉ መንፈስ ነው እና ፈጣሪ በእጅህ አሳልፎ ይሰጠዋል የሚል ቃል አለ፣ ቃል ገብቷል አምላክ። ትርጉሙ አንተ የመጀመሪያውን እርምጃ ውሰድ። ለመታገል በወጣህ ጊዜ አንድ ሰው ምንድን ነው ሁል ጊዜ በቃሌህ በዚህ መጥፎ ዓለም ወይም በዚህ መጥፎ አሳሰብ ትኖራለሁ ብሎ ከኖረ ያ ሰውዬ ከመጥፎ ዓለም ሊወጣ አይችልም። ግን አንድ እርምጃ ማድረግ አለበት። አንድ እርምጃ ያይ ከእንግዲህ ይሄንን መዋጋት አለ ቢሉ አንድ እርምጃ ከጀመረ ያኔ አምላክ ቃል ገብቷል። የገባው ቃል ምንድን ነው? መጥቼ እረዳሃለሁ፣ ያንም ጠላትህን ታሸንፋለህ ይላል። እና አንድ ሰው ሁል ጊዜ መጀመር አለበት አንድን ነገር፣ ዝም ብሎ መቀመጥ የለበትም። እና በሁሉም ነገር ካልጀመረው መጨረሻው ላይ መድረስ አይቻልም። እና መውጣት አለበት፣ መራመድ አለበት፣ ወደፊት ለማደግ መጣር አለበት። ጥረት ካላደረገና ወደፊት ካልተጓዘ ያ ሰውዬ ካለበት አዘቅት ሊወጣ አይችልም ማለት ነው። እና እዚህ ላይ እንደገና ሊቃውንቶች እዚህ ጋር የሰጡት አንዳንድ መግለጫ አለ። ታዲያ ይህንን ውስጣዊ መንፈሳዊ ውጊያ እንዴት ማሸነፍ እንችላለን የሚል ጥያቄ አስቀምጠዋል። የሰው ልጅ ያው ስጋ ለባሽ ከደምና ከስጋ የተሰራ ነው። ይህ የውስጥ ክፉ መኞት ግን በጣም ከባድ ነው፣ እንደ እሳት የበረታ መልአክ ማለት ነው። ያን ለማሸነፍ እንዴት ነው የምንችለው የሚል ጥያቄ ሊቃውንቶች ይጠይቃሉ። አዝ በመሰከት ቅዱስን በግማራ እንደተጻፈው እንዲህ ይላሉ፣ የሰው ልጅ ክፉ ምኞት በየቀኑ ይበረታበታል፣ ሊገድለውም ይፈልጋል፣ ሊያጠፋውም ይፈልጋል። ቅዱስ እግዚአብሔር የእስራኤል አምላክ ካልረዳው ግን ሊያሸንፈው አይችልም። እና ምንድን ነው አምላክ እንዲረዳው ያ ሰውዬ እርምጃ አንድ እርምጃ ወደፊት መጓዝ አለበት። ከታላቅ የጥንት ሊቃውንቶች አንዱ የሆኑት ራቤኑ በሃይ የሚባሉ ትልቅ የሃይማኖት ሊቅ ጻፉት መጽሐፍ አለ። ያ መጽሐፍ ምንድን ነው? ሆቦት ሀሊባቦት ይባላል። ሆቦት ሀሊባቦት ማለት የልብ ግዴታዎች የሚል መጽሐፍ ነው። በመጽሐፋቸው እንዳሰፈሩት እንዲህ ሲሉ ተናግረዋል። አሁን እሳቸው ይላሉ፣ የሰው ልጅ እወቅ፣ በዓለም ላይ ካሉህ ጠላቶች ሁሉ ትልቁ ጠላትህ የገዛ ምኞትህ ነው። አንተ ስለ እርሱ በምትረሳበትና በምትዘነጋበት ጊዜ እሱ ግን በአንተ ላይ ነቅቶ ይጠብቅሃል፣ ሊጥልህ ሊያጠፋህ ማለት ነው።
እና በተቻለ መጠን ያን መጥፎ ምኞት ያን መጥፎ መንፈስ አንድ ሰው ከአካል ውስጥ ለማስወገድ ትልቅ ጥረት ማድረግ አለበት። መንግዜ መተኛት የለበትም መዘንጋት የለበትም ማለት ነው። እንግዲያውስ እኛ የኛ ድርሻ ምንድነው የሚል ጥያቄ አለ። መልሱ በፓራሻታ ሻዋ ላይ ኪትጼ ማለት ኪትጼ ማለት በወጣህ ጊዜ አንተ አርምጃህን በጀመርክ ጊዜ ጠላትህን ለመዋጋት ያኔ ምንድነው ያለው ኦሪት ታሸንፍ ባሸንፍክበት ጊዜ አይደለም ጀምር በወጣህበት ጊዜ ነው ያለው። በወጣህ ጊዜ ነው ያለው ኦሪት ካንተ የሚጠበቀው መነሳት መፈለግና መታገል መሞከር ብቻ ነው። አንተ ለመታገል ስትወጣ የሊቃውንቶች አንድ የሊቃውንቶች የሰጡት ህግ አለ የሳቸው እንደሱ የጻፉት ህግ አለ። ያ ህግ ምንድነው? ሊነጻ ሊቀደስ የመጣ ሰው ከሰማይ እርዳታ ይቀበላል። የሰማይ ቤት በሰማይት መንግስታት ትልቅ እርዳታ ያደርጉለታል ይላል። ይሄም በመሰከት ዮማ ላይ የተጻፈ ነው። ድሉ አምላክህ እግዚአብሔር በእጅ አሳልፎ ይሰጣዋል። ከሰማይ የሚሰጥ ስጦታ ትልቅ ስጦታ አለ። ግን ያንተ እንቅስቃሴ ያንተ መሞከራ እና ያንተ ፍላጎት ግን በጣም አስፈልጊ ነው ከዚህ ላይ ይላል። እና ሌሎች ተጨማሪ ሊቃውንቶች እንዲህ ሲሉ ይናገራሉ። እና ከኦሪት ኪትጼ ከተጻፈው ጋራ በማገናዘብ እንዲህ ይላሉ። በጣም አስደናቂ ክፍል የመጨረሻው ነው ይላሉ። በጦርነት ጊዜ አሸናፊ ወገን የጠላትን ንብረት ይማርካል። ታዲያ የውስጥ ክፉ ምኞት መማረክ ማለት ምን ማለት ነው የሚል ጥያቄ ያቀርባሉ። የሆኑ ሐሲድም የጉር ሐሲድም የሚባሉ ስፋት አይሜት የተባለ ትልቅ መጽሐፍ አለ። እሱ ምን ይላል? ታላቅ መሰረታዊ እውነት እንዲህ ሲል ነው ያብራራል። አንድ አይሁዳዊ በምድር ላይ ያለው ዓላማ ያንን መጥፎ ምኞት መግደል ወይም ከዓለም ላይ ማስኮብለል ማሸሸት አይደለም ይላል። ይልቁንም መማረክ ነው። ያንን ኃይል ወደ በጎ ወደ ቅድስና ስራ ማዞር መለወጥ ማለት ነው። ለምሳሌ አንድ ሰው በባህሪው ግትር እልህኛ ወይም ቁጠኛ ይሆናል። ያ ሰውዬ ተበሳጭ ይሆናል። ያንን እልህ በጥላቻ ላይ ሳይሆን ቶራን በመቀበል የአምላክን ቃል በማንበብ በመማርና በጎነትን በማድረግ ላይ ሊያውለው ይገባል። አሁን አንድ ሰው ግትር በሌላ ነገር ግትር ቢል ከኦሪት ጋራ ግን ሲያጠና ግትር ተሆነ በደንብ ያጠናል ማለት ነው። እልፈኛ ከሆነ በኦሪት ያለው ምስጢሩ ለማወቅ ፍላጎት ይኖረዋል ማለት ነው። እና ያን በዛ መልኩ መለወጥ ይችላል። ያን መጥፎ ሰማይ ማለት ነው። አንድ ሰው ከፍተኛ ፍላጎትና ስሜት ካለው ያንን ስሜት ፈጣሪና ሰዎችን ለመውደድ ሊጠቀምበት ይገባል። ምርኮውን ማረከ ማለት ይሄ ነው። ያን መጥፎ መስፈር መጥፎ አሳሰብ ወደ ጥሩ አሳሰብ ለውጦ በጥሩ ቦታ ላይ ማዋል በበጎ አድራጎት ስራ ላይ ማዋል ያን ካደረገ ወይም የተደሆችን በመርዳት የተቸገሩትን በማጽናናት ያንን ካደረገ ያን መጥፎ አሳብ ማርኮ ወደ ጥሩ ዓለም በጥሩ መንገድ ተጠቀመበት ማለት ነው። እንግዲህ እኛ ሁልጊዜ ውጊያ ላይ ነን። ምን ጊዜም ቢሆን የሰው ልጅ ለፈተና በዝቻለም ወደ ፈተና ስለመጣ ምን ጊዜም ውጊያ ላይ ነው። ከተስፋ መቁረጥ ከስንፍና ከቁጣና ከተለያዩ ፈተናዎች ጋር ምን ጊዜም እንታገላለን። ይህን የኦሪትን ክፍል ለድል የሚሆን ግን ቀመር ወይም ደግሞ ትልቅ ማበረታቻ ይሰጠናል ማለት ነው። እና ተስፋ መቁረጥ እንደሌለብን ሁልጊዜ አንድ ነገር ሲመጣ ያን መቋቋምና ኃይላችን በአዲስ ገንብተን ያንንን ያለን ችግራችን ለመወጣት ሙከራ ማድረግ እንዳለብን ነው። እና ጠላትህን አትፍራ ነው የሚለው። ለጦርነት በወጣ ጊዜ ጠላትህን አትፍራ። ካንተ የሚጠበቀው ምንድን ነው? ለመጀመሪያ ፍላጎትና ጥቂት ድፍረት ብቻ ነው። ከዛ በኋላ አምላክ በመሃሉ ላይ ገብቶ አንተ እንድታሸንፍ ያደርግሃል ማለት ነው። እና እግዚአብሔር ካንተ ጋር አብሮ ስለሚዋጋ መጨረሻ ላይ ዋናውን ትልቁን ጠላትህን የጸረራ የተባለውን ጠላትህን በእጅህ አሳልፎ ይሰጠዋል ማለት ነው። እና ቃልም ይሄንም አምላክ ቃል ገብቷል ለኛ።
እና ግን እኛ መሞከር አለብን። ካልሞከርን እግዚአብሔር መቶ ሊረዳን አይችልም። ምርዳ መቼ ነው ስንሞክርና ያንን መጥፎውን መንገድ ለመተው ስንፈልግ እና ወደ ጥሩ መንገድ እንጓዛለን ወይም ደግሞ ይሄን መጥፎ አሳሳብን እንዋጋለን በልባቸውን ያለን መጥፎውን ተንኮል እናስወግዳለን ማስወግዳለብኝ ብዬ ወደ አምላክ በመቀርበት ጊዜ አምላክ መቶ እኛን ይረዳናል እኔንም ይረዳኛል ከዛ ካለሁበት መከራ ሁሉ ልድን እችላለሁ ማለት ነው። ሌላው ከዚህ ላይ መጨመር የምፈልገው እንግዲህ በዚህ ወር እንደምታውቁት ሆደሽ ኤሉል ይባላል። ሆደሽ ኤሉል ማለት የዚህ የንስሐ እና የይቅርታ ጊዜ አሁን በየቤተ ክህነቱ በየቦታው የተለያየ ጸሎት አለ። ጧት ላይ ተነስተው ሲልኮት ያደርጋሉ፣ አምላክን ይቅርታ ይጠይቃሉ፣ ያለውን ኃጢአት በሙሉ በመናዘዝ ንስሐ በመግባት አምላክን ይቅርታ የሚጠይቅበት ጊዜ ነው። ይሄው እንግዲህ ሮሽ ሆደሽ ከጀመረ ጀምሮ ስታርባ ቀን ማለት ስቴዮም ኪፑር ትልቅ ልመና እና ጸሎት አለ። ዛሬ በኮተላ አማራቢ ምንሄድ ማታ ማታ ላይ ሌሊት ላይ ከኩለ ሌሊት በኋላ ብዙ ህዝብ እየመጣ ጸሎት ያደርጋል። እዛ ላይ የንስሐ ወቅት ነው። አሁን ትልቅ ጸሎት ያስፈልጋል እና ይሄ ወር በጣም በጣም በጣም አምላክ ወደ እስራኤል ምድር ወርዶ ህዝቡን ሁሉ ይቅር ለማለት የህዝቡን ችግር ለመስማት የሚወርድበት ወር ነው ይባላል። እና ሁሉም ሰው በዚህ ወር ብዙ መታገልና ብዙ ጸሎት ማድረግ እንዳለበት ነው። ሌላው በሮሻሻና 3 መዝገብ ይከፈታል። አንደኛው መዝገብ የጻድቃን ነው፣ ሁለተኛው የሃጣን ነው፣ ሶስተኛው ደግሞ የመካከለኛ ነው ይላል። የሃጣን በቀኑ ቀን ይዘጋል፣ ለሞት ይፈረድባቸዋል ይላል። ጻድቃን ደግሞ ለዘላለም ህይወት በቀኑ ቀን ይፈረምላቸዋል ይላል። መካከለኛ ግን ያሉት ወዲህ አንዴ ወደዚህ አንዴ ወደዚህ አይምሩት፣ ግን እስከ ዮም ኪፑር 10 ቀን እድል ይሰጣቸዋል። በዛች 10 ቀን ታግለው ራሳቸውን ጠላታቸውን አሸንፈው ከቀረቡ በዮም ኪፑር ለህይወት ይፈረማሉ ማለት ነው። እና እንግዲህ አድማጮቻችን ይሄንን የመጣውን አዲስ አመት የሰላም የደስታ ያድርግልን፣ አገሪቷን ሰላም ያድርግልን፣ በጻድቃን መጽሐፍ ምን መዘገብ ያድርገን፣ በውጭ ሀገር የቀረው ወገኖቻችን በሙሉ ያምጣልን፣ እስራኤልን ከፍ ከፍ ያድርግልን፣ የእስራኤልን ጠላት ከኛ ያርቅልን። በእስራኤል አምላክ ፈቃድ ወታደሮቹ ጠላታቸውን አሸንፈው ወደ ቤታቸው በሰላም ይመለሱ ያድርግልን። ሰላም ለእናንተ ይሁን። አመሰግናለሁ። ሻባት ሻሎም።

0: የተከበራችሁ አድማጮቻችን ስርጭታችን ሊገባደድ ትንሽ ደቂቃ ቀርቷል። ከዛ በፊት ግን ሰንበት መትከባብን መግቢያና መውጫ እናስተዋውቃለን። ዛሬ ኢየሩሳሌምና አካባቢዋ ሰንበት የሚገባም 6 ሰዓት ከ36 ደቂቃ፣ መውጫ ነገ 7 ሰዓት ከ53፣ ተላቪቭ 7 ሰዓት ላይ ገብታ 7:55 ትወጣለች። ሃይፋ 6 ሰዓት ከ48 ገብታ 7:56 ደቂቃ ትወጣለች። ቤርሸባ 7 ሰዓት ከ59 ገብታ 7:54 ደቂቃ ነገ ትወጣለች። ኢላት 6 ሰዓት ከ56 ደቂቃ ገብታ 7 ሰዓት ከ50 ደቂቃ ነገ ትወጣለች። ወርቅነሽ
1: አሁን እንግዲህ ያው ሸባት ሻሎም ነው ይባላል እዚህ በኋላ አይደል?
0: አዎ ሸባት ሻሎም።
1: እናመሰግናለን። እንግዲህ ያው ስርጭታችን ምሽት ላይ ስርጭታለን። ያው እንደተለመደው ስርጭታችን ትቀጥላለህ።
0: አንቺ ቤትሽን ትሄጃለሽ።
1: እኔ ያው ነው ዛሬ እንግዲህ አዎ አምሳ ጀምሬ እዚህ ነኝ። አይበቃም? ይበቃል። አንተ ደግሞ ቀጥል።
0: መልካም።
1: እናመሰግናለን። ሸባት ሻሎም። ሸባት ሻሎም። ላላ ናይዳ ነው ምስጋና ይድረሳት የቴክኒክ ባለሙያችን።
0: እናመሰግናለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ተናስተልኝ ተከበራችሁ አድማጮቻችን እንደምሻን አምሽታችኋል መልካም ለተሰንበት ይሁንላችሁ ይላል የምሽቱ ስርጭታችን ጀምረናል። ዛሬ እለቱ እንደብራውያን ዘመን አቆጣጠር ዮም ሽሽ ሄት በሉል ሄት ታፍሽን ፔቫብ እንደ አውሮፓ ዘመን አቆጣጠር ኦጉስት 24 2026 እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 15 2018 ነው። የምሽቱ ስርጭታችን እንደተለመደው በዜና እንጀምለ ቅርታ እንደ ኦጉስት 21 ነው 24 ያልኩት ከይቅርታ ጋር። ስርጭታችን እንደተለመደው እስከ ምሽቱ 8 ሰዓት ድረስ በዚህ አንድ ስርጭት ዜና እናነባለን። እንደተለመደው የዜና ትንታኔ ከአድማጮች ጋር የስልክ ውይይት እንዲሁም የአሸንዳም በዓል ምክንያት በማድረግም ቀለም ጥይቆች ነው ይኖሩናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደ ዜና ወስዳችኋለሁ። በቅድሚያ አርዕስተ ዜና የቴክኒክ ባለሙያችን ቫሌን ሶሎሜንኮ ነው እናመሰግነዋለን። አርዕስተ ዜና ሶሪያ ወደ ቱርክና ወደ ሳውዲ አረቢያ ለተቀላቀሉበት ለተፈረሙበት ስምምነት ለመቀላቀል እያሰበች ነው ተባለ። በዮርዳንና ሰማራ ያለው ክስተት እንደቀጠለ ነው። የብሪታንያ መንግስት የእስራኤል ሰፈርተኞች ላይ ተጨማሪ ማዕቀብ ለመጣል እያሰበች ነው ተባለ። ፖላንድ በዋርሶ የሚገኘውን የእስራኤል አምባሳደር ተታ አነጋገረች። የሚሉት የምሽቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ሶሪያ ወደ ቱርክ ፓኪስታንና ሳውዲ አረቢያ ለመቀላቀል ያሰበች ነው ተባለ። እንደሚታወሰው ሁሉ ባለፈው ጊዜ ሶሪያ፣ ቱርክ፣ ሳውዲ አረቢያ የሶስቱ ሀገር የጦር ኃይሎችን ለማጠናከር የተስማሙበት ስምምነት ነበር። ይህም አንደኛው ሀገር ከተጠቃች ሌሎች ሁለቱም እንደተጠቁ ተደርጎ ይቆጠራል ማለት ነው። የሶሪያ የውጭ ጉዳይ ሚኒስትር አሳድ አሽፋይድ እንደተናገሩትም ሶሪያ ወደ ሶስቱ ሀገራት ወደ ተቀላቀሉ ስምምነት ለመቀላቀል እያሰበች ነው ላል። ነገር ግን የስካሁን ድረስ ውሳኔ ላይ አልደረስንም። በጉዳዩ እያሰብንበት ነው በማለት ከፓኪስታን ጋዜጠኞች ጋር ባደረጉት ቆይታ አስተውቀዋል። ይህም በእስራኤል ጋር ስላለው ስምምነት ተጠይቀው እንደመለሱትም ከእስራኤል ጋር ምንም አይነት ስምምነት የለም። ነገር ግን ከእስራኤል ጋር ወደ ስምምነት ከመሄዳችን በፊት ግን በቅድሚያ እስራኤል በሶሪያ ላይ የምታደርሰውን ጥቃት ማቆም አለባት ሲሉ ለእስራኤልም ጥሪ አቅርበዋል። በዮርዳንና ሰማርያ ያለው ክስተት እንደቀጠለ ሲሆን በተለይ እንደ ፍልስጤሞች ዘገባ ከሆነ አንድ ፍልስጤም በመገደሉና ሁለት መቁሰላቸውን በቦታው በደረሰን ዜና ለማወቅ ችለናል። ይህም ባለው አካባቢ የሚኖሩ ሰፈርተኞች ወደ እነኚህ ቦታዎች በመሄድ ቦታቸውን እንዳቃጠሉባቸው ተናግሯል። እንደ ፍልስጤማውያን ገለጻ ከሆነ ሰፈርተኞቹ ያለምንም ፍቃድ ወደ ቦታው በመምጣት ቤቶቻቸውን እንዳቃጠሉባቸው በመግለጽ ይህንም በቦታው ያሉ ወታደሮች ተገንተው አምባጓሮውን ለመገላገል ሞክረው ነገር ግን ወደ ቶክስ በመተኮስ አንዱ ፍልስጤምን እንዳቆሰሉት ተገልጿል። ቦታ የነበሩት መከላከያም ጥይት ተኩሰው ክስተቱን አምባጓሮውን ለማብረድ ችለዋል። የብሪታንያ መንግስት የእስራኤል ሰፈርተኞች ላይ ተጨማሪ ማዕቀብ ለመጣል እያቀዱ ነው ተባለ። በይሁዳና ሰማርያ እንዲሁም ብሎም በኢየሩሳሌም አካባቢ እስራኤል ለመገንባት ያሰበችው ግንባታ በመቃወም ነው ብሏል። የእስራኤል ሰፈርተኞች ተጨማሪ ማዕቀብ ለመጣልና ከነሱ ጋርም የሚደረገው የንግድ ሙሉ በሙሉ ለመከልከል እያሰብ ነው ብሏል። ምንጮች እንዳሉትም ለብሉምበርግ እንደገለጹትም የብሪታንያ የውጭ ጉዳይ ሚኒስትር ኤድ ሚላበንድ እንደተናገሩት እስራኤል ላይ ያለውን ጫና ለማሳደግም ለመጨመርም አስበናል ብለዋል። ምክንያቱም እስራኤል የግንባታ ፕሮጀክቷን ወይም ከኢየሩሳሌም ውጭ ያለውን ግንባታ እቅድ ለማስቀጠል የወሰነች መሆኗን በመቃወም ነው ብለዋል። ከሚታሰቡት አማራጮችም አንዱም ከሰፈርተኞች የሚመጡ ምርቶችና አገልግሎቶች ላይ ማዕቀብ መጣል ነው ብለዋል። ብሪታንያ በእስራኤል ሰፈሮች ላይ የንግድ ማዕቀብ ለመጨመር እያሰበች ነው የሚለውን ዜናንም ጨምረን ተከትንበታል ብለዋል። ፖላንድ በዋርሶ የሚገኘውን የእስራኤል አምባሳደር ጠርታ አናገረች። ያናገረችበት ምክንያትም በጦርነቱ ወቅት በጋዛ የተፈጠረውን ከባድ ክስተት ምርመራ ላለመቀጠል በእስራኤል ጦር የተወሰኑ ውሳኔውን በመቃወም ነው ብለዋል። ይህ ክስተት ከሁለት ዓመት በፊት ተፈጥሮ የነበረ ሲሆን በዚህም የእርዳታ ሰራተኞች በእነሱ መካከል የአንድ ፖላንድ ዜጋ ተገድሏል። እንደሚታወሰው ሁሉ የእርዳታ ሰራተኞች በአዘ እርዳታ በማከፋፈል ላይ ያሉ በጥቃት ደርሶባቸው መገደላቸው ይታወሳል። የፖላንድ የውጭ ጉዳይ ሚኒስትር እንዳለውም ፖላንድ በእስራኤል የተወሰኑ ውሳኔ በጣም ተስፋ አስቆራጭ ነው ብለዋል። በዚህም ክስተት ዜጎቻቸው የተገደሉባቸው የሌሎች ሀገሮች እንደ ብሪታንያና አውስትራሊያ እንዲሁም የእስራኤልን አምባሳደሮች ጠርተው የእስራኤል ውሳኔን መቃወማቸውን ገልጿል። ፖላንድና ሌሎች ሀገሮችም እስራኤል የጋዛውን ክስተት ምርመራ ማቆም ወሰኗን በመቃወም ይህን እንደገና እስራኤል እንድታስብበት ሲሉም ጥሪ አስተላልፈዋል። የቱርክ መንግስት መሪና በቱርካኒዎች ሌሎች የእስራኤል ዜጎች ጠቅላይ ሚኒስትሩን ጨምሮ በጠቅሎ ይህ በጋዛ የመሬት ጥቃት ላይ ባደረጉት ሁኔታ በቱርክ የህግ ባለሙያዎች ቢሮ የቱርክ የውጭ ጉዳይ ሚኒስትርን በጠየቅ በእስራኤላውያን ለማሰር ዓለም አቀፍ የማሰር ማዘዣ እንዲወጣ ሲል ጠይቋል። በቱርክ መግለጫ መሰረትም ጥያቄው የቀረበው ቀደም ሲል በዓለም አቀፍ የፍርድ ቤት የተሰጠውን የማሰር ማዘዣ በመከተል ነው ብሏል። ይህም በጋዛ ለተፈጸመው ድርጊቶች ከሚመለከታቸው ሌሎች ክስተቶች ጋርም ተያይዞ ነው ብሏል። ቱርክ የህግ ባለሙያዎችን ጋዛ በተለያየ በእስራኤል ሰዎች ላይ ዓለም አቀፍ የማሰር ማዘዣ እንዲወጣ በሚል ትዕዛዝ መሆኑን ተገልጿል። ይህ በዚህ እንዳለም የቱርክ የሚገኘው የጽንፈኛው ቀኝ ክንፍ ፓርቲ መሪ እንደተናገሩትም ፕሬዚዳንት ኤርዶዋን ጋር ከእስራኤል ጋር ከጦርነት በኋላ ግንኙነት እንዲኖር መጠየቃቸው ተገልጿል። በሬዲዮ ቃለመጠይቅ ላይም እንደተገለጹትም በህግና በክልላዊ መረጋጋት መሰረት የማይቀበለውን ጥቃት ለመቃወም የእስራኤል መንግስት ድጋፍና ዓለም አቀፍ ግፊት ማግኘት ያስፈልጋል ሲሉ ተናግሯል። እንደሳቸውም ገለጻም ከቱርክ ጋር ያለውን ግንኙነት ማሻሻልና አቋሙን መፈተሽ አስፈላጊ ነው። እስራኤል ግን በሌሎች ሀገሮች ላይ ያለውን ጫና ችላ ማለት የለባትም ሲሉ ኤርዶዋንን ጠይቀዋል። ክብራትና ክብራን አድማጮቻችን የሳቱ ዜና የስካሁኑ ነበር።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ዘገቶ የደረሰን ዜና በኢየሩሳሌም አካባቢ ቫሊጆስ በተሰኘ መንደር አንድ ህፃን የአራት ዓመት ልጅ መኪና ውስጥ ተረስቶ ህይወቱ እንዳለፈ የተገለጸ ይገኛል።

ይገኛል። ተነግሯል። ዜናውም ይህም በማከታተል እንግዲህ በዛሬ ሁለት እንግዲህ ከነገ ጀምሮ ማለት ይቻላል የአሸንዳ በዓል ይከበራል። የአሸንዳ በዓልን በእስራኤል ለማክበር ሽርጉድ እያሉ የሚሉ አሉ። ያንም እንግዲህ በማስመልከት ቆየት ብለን የስልክ ውይይት ይኖረናል። እንግዲህ የአሸንዳ ማለት ይሄ በተለይ የሴቶች ቀን ተደርጎ የሚወሰድና በተለይም በትግራይና በአማራ ብሔር ባህል አካባቢ የሚከበር በዓል ነው። ለዚህ በዓልም እንግዲህ አዋሳኝ ክልሎች ይከበራል ማለት ነው። እንደ ታሪክ እንደሚገልጸው ከሆነ በላሊበላ አገው አከለ ጉዞ ላይም ከዛን ጊዜ ጀምሮ በሳባውያን ህዝብ አክሱም የ300 ዓመት ታሪክ ባለፉት 300 ዓመት ላይ የተጀመረ በዓል እንደሆነ ይነገራል። እስኪ ወደ ኋላ አካባቢ በዚህ ዙሪያ ሰፋ አድርገን እንወያያለን። በዓሉ እንግዲህ ከነሐሴ 16 ጀምሮ የሚከበር በዓል ነው። ለሁለት ቀን ከ16 እስከ 18 ማለት ነው። እንመለሳለን።

0: የተከበራችሁ አድማጮቻችን አንዱ መስመር ላይ ጋስተኛ ጥላሁን መልኬ ይገኛል። ጥላሁን እንዴት አመሸህ?
1: ከነስነያቸው ሰላም ላንተ አድማጮችን
0: አመሰግናለሁ። ዛሬ ምን አይነት ዋዜማ እንዳለ ታውቃለህ?
1: አሸንዳ ምናምን እንደዛ ነው አስተሰመው።
0: አሸንዳ አሸንዳ
1: አመካርማ አይቸው ይሄንን እንንጃ እኔ ከኔ ከጥላሁን ሌላ እንግዳ ይኖራል ብዬ አስባለሁ። እንደው ምን ማወቅ ፈልጋል ማለት ሙሉ በሙሉ ማን እንዴት ከአከባበሩ እዚህ ሀገር ከመጣው በኋላ ነው ኢትዮጵያ ያለው አከባቢያችን እኛ እኔን ባል እንጃ ለንግዳ የነበር ዛ አላቀው ማለት ይቻላል። እዚህ ከመጣው በኋላ ግን በየአመቱ በይበልጥ ትግራይና አከባቢው የነበሩት ወገኖቻችን ይህን ነገር ሲያከብሩት አይነበር። አሁን ከምን መጣ ምን ማለት ነው እንዴት ነው ከባህሉ ጭፈራውንም አስታውሳለሁ እኔ ይህን ጮፌ ወገባቸው ላይ አድርገው የሚዘምሩት ዝማሬውም ራሱ ትርጉም ይኖራል ብዬ አስባለሁ። እና እንዴት ነው ታሪኩን ከዚህ ከእንግዳው እንግዲህ ሙሉ በሙሉ መረጃ እኔ በግሌ መማር ስንፈልግ ከብራል ብዬ አስባለሁ። ለማንኛውም በየአመቱ እንደሚከበር እዚህ ከመጣ በኋላ አውቃለሁ። ቆንጆ ደስ የሚል በዓል ነው።
0: እውነት ነው እውነት ነው። እንግዲህ እንዳልከው
1: ለአንተ አሳይመንት እየሰጠሁ ነው እንግዲህ
0: ወደኋላ አካባቢ ከአንተ በኋላ በዚህ ዙሪያ ሰፋ ያለ ውይይት ኖረናል። በእስራኤልም የሚያከብሩም አሉ እነሱም ሽር ጉድ እያሉ ነው። ተጋብዣለሁ በዚሁ አጋጣሚ እንግዲህ አንተንም ምንም ብጋብዝ ደስ ይለኛል።
1: ማለት እዛ ቦታ ደግሞ
0: የሚስሙን ሁሉ ጋብዙልን ስላሉን
1: የት ነው የሚያከብሩት?
0: ቴል አቪቭ አካባቢ መሰለኝ። ለማንኛውም ዛሬ ይጀምራሉ። ዛሬ እንግዲህ በዓሉ ያው እንደ ኢትዮጵያ ዘመን አቆጣጠር እንግዲህ ከነገ ጀምሮ ለሁለት ቀናት ነው የሚከበረው። ነሐሴ 16 ጀምሮ እስከ ነሐሴ 18 ይኖ የሁለት ቀን
1: እስኪ እንግዲህ ታሪኩን እንዳልከው አንተ ያው ከእንግዳ ጋር ስለ ታሪኩ በቃ እንዴት ማወቅ ፈልጋለሁ። በጣም ምን ማለት ነው ከየት መጣ እንዴት አብዛኛው የኢትዮጵያ ክፍል የማይከበሩ እዛ ካበለን ብዙ ነገሮች ይኖራሉ መቼም በዚህ ዙሪያ ያው ከአንተ ጠብቃለሁ።
0: እሺ ወደኛው ርዕስ እንመለስ። የሀገራችን ተጨባጭ ሁኔታ ምን ይመስላል የሚለውን እንመልከትና በተለይ ደግሞ አሁን እስኪ በሐማስ እንጀምርና ሐማስ አሁንም እስራኤል በእርግጥ በተለይ ጥቅም 7 2023 ክስተት ላይ የተሳተፉትን በሙሉ አንድ ባንድ እየለቀመች እያስወገደቻቸው ነው። በዛ ላይ ደግሞ ሐማስ መሰረይ ተፈታል አይፈታም እንደዚህ ያደርጋሉ እየተባለ የሚሆን ሁኔታ አለና ያለው ሁኔታው ምን ይመስላል? እስከመቼስ እንደዚህ ብለን ይሄ ነገር ሊቀጥል የሚችለው?
1: ያ ዶናልድ ትራምፕን መጠየቅ ነው አይቸው ከትራምፕ መልሱን መቀበል ይችላል። ምክንያቱም ለዚህ ጥያቄ መልሱ እሳቸው ጋር ያለው ያው መቼ እንዴት እንግዲህ በእሳቸው ሐሳብ የ15 አንቀጽ ያዘውን ምንም እንኳን እስራኤል አልቀበለውም ብትልም የእሳቸውን ጉዞ ለማስፈጸም መንገድ ተጀምረዋል። እንዲያውም ከአንዳንድ ሀገሮች ማለት ከአፍሪካም ጨምሮ ወደ ሀገራችን በመምጣት አንዳንድ ቦታዎች ሊያዩና መቀመጫቸውን እኮ አደዳድረዋል ማለት ይቻላል አይቸው ወደዚህ መጥተው አዛ አካባቢ ያለ መገንባት ስራ ጀምረዋል ማለትም ይቻላል። ግን እስራኤል ባንክሮ የምጠይቀው ትጥቅ መፍታት የሚለውን ነገር ተግባር ላይ ሳይውል ሐማስ መሳሪያውንንም ሳይፈታ እንዴት ነው እስራኤል ጦሯ የምታስወጣው? ይበልጥ ግን አይቸው እስራኤልን አሁን በከፍተኛ ሁኔታ የሐማስ ትጥቅ መፍታት ለመፍታቱ አይደለም ደግሞ እንደማይሆንም ታውቃለች እስራኤል። ግን ይበልጥ የሚያስቸገር በዚህ 15 አንቀጽ መጨረሻ ላይ ማለት ነው ሁኔታው ከሄደ እንዳጀማመሩ እንደ ፍጻሜ ላይ ወደዛ የሚሄድ ከሆነ ከዛ ውስጥ አንዱ አንቀጽ የፍልስጤም አገር መመስረት የሚለውን ነገር አለ። ይህ እስራኤል አትፈልገውም እዛ መድረስም አትፈልግም ጭራሽ ገብቷ ሁኔታው ከተሳካ በድርድር ከፍልስጤማውያን ጋር ፍልስጤማውያን ሀገራቸውን መመስረት የሚለው ነገር ከዚህ ጋር ተያይዞ እስራኤል ከመጀመሪያው አይ አይሆነኝም ያው ሌሎች ምክንያቶችን በመፍጠር ማለት እኔ አልስማማበትም በማለት እንግዲህ ያው ባንክሮ የምጠይቀው ጥያቄ አለ። ግን በትራምፕ መንግስት በኩል ደግሞ ሁኔታውን ለማስፈጸም ማለት ነው እንግዲህ ጉዞ ተጀምሯል ማለት ይቻላል። አሁን ባለው ሁኔታ ሐማስ በእርግጥ ምንም ችግር እንደሌለበት ትጥቁን የመፍታት ምክንያቱም ሐማስ መሰንበት ነው የሚፈልገው የአሜሪካንን ሀሳብ ማይቀበል ከሆነና ይበልጥ ደግሞ አደራዳሪዎቹ እንደነ ግብጽ እንደ ኳታር እና ሌሎቹ ቱርክም ራሷ ውስጥም ትኖርበታለች እነዚህን የነሱን ጥያቄ ካልመለሰ ከነሱ ጋር ተገንጠል ማለት ቦታ የለውም ማለት ነው ስለዚህ እነሱ ለማለት እንደገና እነሱ ይመክሩታል ቆይቶ ለምን ሻትሉ መጨረሻ አይታወቅም ጀምሩ መንገድ ከዛ በኋላ ዋናው መሰንበታችሁ ነው ግን አሻፈረን ካላችሁ ካልተቀበላችሁት ምክንያት ፈጥራ ስለራሱ ልታጠፋችሁና ከናካቴው ልታፈዳችሁና ያን ስለዚህ ከመጥፋት መሰንበትና ትመርጡ ማለት አርቆ ከማንሰብ ለዛ ነው እንግዲህ ተስማምቻለሁ የአሜሪካን ሐሳብ ቀበሏል የሚለው ሐማስ ለማንኛውም በእስራኤል በኩል መስቀለኛ መንገድ ነው ይሄ ሁኔታ ምክንያቱም እንደማይሆን አታቃለች እስራኤል የእስራኤል ሐሳብ አላማው ምንድነው ይሄ 3 አመት ያስቆጠረው ጦርነት ይሄን ዘግናኝ ባለማችን ማለት ነው እንግዲህ በይሁዲ ታሪክ ለሁለተኛ ጊዜ በጀርመን ናዚዎች ከተፈጨፉ በኋላ ይሁዳውያን እንደገና በይሁዳውያን የተረፈውን ባንድ ቀን ብቻ ከ1200 በላይ ይሁዳውያን የተሰውበት እንደነ ይሄን ቀን ከሐማስ ጋር በእንደዚህ አይነት ሁኔታ የተፈጸመው ሁኔታ በእስራኤል በኩል ተቀባይነትም የለውም ጭራ ስለዚህ ከዛ አንጻር እስራኤል አንድ በኩል አሜሪካንን ላለማስቀየምና የአሜሪካንን ሐሳብ ለመቀበል በላ በኩል ግን ያው ውስጧ እንደማትቀበሉ ታቃለች እሷም ቢሆን እንደማይሳካ ከመጨረሻው እንደማይስለምታቅ ኦኬ ብላ እንዴት ነው ጊዜ መግፋት ሁኔታ ለሚታየውና ተጀምሯል እስከ እንደየው እንግዲህ ተጀምሯል ስለዚህ ሙሉ ጉዳይ ተጀምረታ ይሆን ያው አክባቢው ያው ሁኔታውን እንደዚህ አደራዳሪ ወይም ደግሞ የቦታው የሰላም ምክር ቤት የሚባለው እንግዲህ አንድ ሀገሮች ጦራቸውን ወታደሮቻቸው ወደ ቦታው የላኩበት ሁኔታ ቢመረምሩበትና ድንኳናቸውን የጣሉበት ሁኔታ አለ ከዛ አንጻር እንዴት ነው ጅማሬው እንግዲህ እንዳለው ነው ፍጻሜው እየተያዳል አይታወቅም ያቱም ቀድም አንድ ነገር ያልከዋል በጥቅምት 7 ይሁዳ ይዋን ላይ የፈጸሙት ብርፈታሪዎችን አንዳን እየለቀመች እየገደለችን ያልከውናል ሁኔታ ምን እንደሆነ ታቃለ አይቸው እሺ ከዛ በኋላ በእስራኤል ቴክኖሎጂ እስራኤል ትውቀቷን በእስራኤል ማለት ይሄንን ለዚህነን እጃቸው ያለባቸውን ከተማው ውስጥ ዛዛው ውስጥ የትኛውን የትን ሲንቀሳቀሱ በተይበት ወቅት እነዚህ እጃቸው ያሉበትን የሚያሳይ በትክክል የትም ጣብቅ ምግቡ የትም ይውጡ የትም ይበሉ እነዚህነን ለቅሞ የመግደል ራሱ ቴክኖሎጂ ተሰርቷል ከዛ በኋላ ማለት የትም በልክ ከቤተ ሆነ በካሜራ እንደመቆጣጠር ማለት ነው በእንደዚህ አይነት ሁኔታ እንደው ጊዜ ወስዳል እንጂ እጃቸው ያለበት ንሽብር ፈጣሪዎች ይሁዳውያን እንደም ማለት በዛ እጃቸው ያለበት ንሽብር ፈጣሪ አድርገት የተሳተፉትን አንድ ባንድ ለመግደል የነሱን ነነን እንዴት ነው ማንነታቸው ተጠንቶ በትክክል እንዴት ነው በቃ እንዴት ነው ሲወጡና ሲንቀሳቀሱ ሲታይ የሚያሳይ ምልክት ቴክኖሎጂው አለ ስለዚህ እስራኤል ያ በመጠቀም የለቀመቻቸው ይታያል አንድ ባንድ ያው በየቀኑ ማለት ይችላልኝ ተገደለ እጁም ጥቅም 7 አለበት የሚል ሁኔታ ተሰማ እንተማለን በዜና ያ ማለት ቴክኖሎጂው ከዛ በኋላ የተሰራና እነዚህ የትም ያው አገሪቱን ጥለው ማለት አዛን ጥለው ካልወጡ በስተቀር አዛው እስካሉ የነዚህ የመኖርና ያልመኖር ሁኔታ የጥያቄ
0: የጊዜ ጉዳይ ነው
1: በትክክል
0: አመሰግናለሁ ጥላሁን ወደ ስኪ አሁን ሶሪያ እኔም ቅድም ትንሽ በዜና የተመለከትኩት ሁኔታ አለ እስኪ ቆይቱን ወደ ኋላ እናቆየውና ቱርክ ጠቅላይ ሚኒስትር ቢንያሚን ኔታንያሁንና መንግስታቸውን በዓለም አቀፍ ህግ ምክንያት ከእስራኤል ሲወጡ በቁጥጥር ስር እንዲውሉ እንዲያዙ የሚልም እሷም ራሷም በፍርድ ቤቷ ይሄን ነገር ያን ተሞክሮ በማድረግ የዘይት ነገር ያወጣች ትገኛለች ይታሰሩ የሚል ነገር ለማውጣት እየተዘጋጀች ነውና እንዴት ነው የቱርክ ቀስ በቀስ ነገሩን ያከረረችው እየመጣች ነው የቱርክ በቀድ ባለ በዚህ ሳምንትም ያው በዚህ ሳምንት ላይ እስራኤልም ከቱርክ ድንበር ማለት ይቻላል ሶሪያ ድንበር ውስጥ ገብታ ያን አየር መንገድ የመታችበት ሁኔታ አለ ቱርክ ባንድ በኩል ለመጠጋት ትፈልጋለች እንዲሁም አዛ ለመግባትም ትፈልጋለች ሶሪያንም እንደገና የራሷን ካምፕ ለመክፈትም ትፈልጋለች ባንድ በኩል ደግሞ እስራኤልን ደግሞ በአለም አቀፍ ደረጃ ቀደም ሲል እንደተናገርኩትም የቱርክ መሪዎች የመሪው በተለይ ኤርዶዋን እንደሚሉትኝ የእስራኤል መንግስት ጠቅላይ ሚኒስትር ጀምሮ እንዲያዙ እስሩስ እንዲቆጠጥር ሱ እንዲውል የሚል ታውታልችና የቱርክ አካሄድ እንዴት ነው? ከሶሪያ ጋር ያላት ግንኙነትስ እንዴት ነው?
1: ቱርክ ያቄ አይቸው ያውልህ ሲጀምር አስጊ ነው በጣም ለእስራኤል በከፍተኛ ሁኔታ አሁን እያሳሰባት ያለው የቱርክ ወደ አካባቢያችን መቅረብ ነው አሁን ይህንን ቀይ ካርድ ወይም ቀይ መታወቂያ ቱርክ መንግስት ማለት ነው እንግዲህ በቱርክ ፓርላማ የጸደቀበት ሁኔታ አለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ የትም ይግቡ የትም በሚሄዱበት ጊዜ እሳቸው እንደ ጦር በጦር ወንጀለኛ ተይዘው እሳቸውና ሌሎችን እጃቸው ያለበት በዚህ በጦርነቱ የጦር መኮንኖችም ሆነ ሌሎች ፖለቲከኞችን ጨምሮ እንዲያዙና እንዲታሰሩ። በእርግጥ ቱርክ ብቻ አይደለችም፣ ሌሎች የአውሮፓ ሀገሮችም ይህን ነገር አጥድቀውት ያው ጠቅላይ ሚኒስትራችን እንደፈለጉት ወደ ሀገር ከውጭ ወጥተው የዲፕሎማሲ ስራ መሆን የተለያዩ ማደረጉትን ከመሪዎች ጋር የሚገናኙበት ዋና ምክንያትም ይሄ ነው። ከአሜሪካ ውጭ እንግዲህ እና አንዳንድ ከእስራኤል ወዳጅ ሀገሮች ውጭ አብዛኞቹ የአውሮፓ ሀገሮች አይሄዱም፣ ምክንያቱም የወጣ ማዘዣ ማሰሪያ አለ። ይህ ደግሞ በዓለም አቀፉ ፍርድ ቤት እንደ ጦር ወንጀለኛ ይህን አዲስ አይደለም። ይበልጥ ግን የውላቸው አሁን እስራኤልን በከፍተኛ ሁኔታ እያስቸው ማለት አሳሳቢ ውስጥ የከተታት የቱርክ ወደ አካባቢያችን መቅረብ በጥሩ አይን አይታይም። ይኸውልህ ቱርክ አትናቅም። ቱርክ ማለት አንደኛ የናቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገር ነች። በእነዚህ አባል ሀገራት ስምምነት ደግሞ አንቀጽ 5 የሚለው ምንድነው? አንደኛው ሀገር በሌላ ሀገር ከተደፈረችና እርዳታ ከጠየቀች ባካችሁ እግዙኝ ተደፍሬያለሁ ብላ ጥያቄ ከጠየቀች እነዚህ ሀገሮች አባል ሀገራት ለዚች ሀገር ድጋፍ በመስጠት ወደ ጦርነት መግባት ይችላሉ ማለት ነው። አዎ። ስለዚህ አሁን ከዛ ጋር ተያይዞ አንደኛው ከናቶ አባል ሀገር እንደመሆኑ አመጣን ግን ያን አይደለም ወንድ እስራኤልን ቱርክ እንዲሁ ከዛ ሳደርስ ራሱ በዚህ በናቶ ድርጅት ማለት ነው ካሉት አባራግን ወደ 30 እና እንደዛ አካባቢ የሚጣጉት ወደ 30 ባልተው ወደ 30 ከሚሆን ሀገራት በሁለተኛ ደረጃ በጦር ኃይሏ የምትገኘው ቱርክ ናት ከአሜሪካ ቀጥሎ። ገብቷል? በጣም በጦር ኃይሏ በጣም እማትናቅና እንዲሁም በጣም የጦር መደበኛው የጦር ሰራዊቷ ራሱ ወደ 425,000 ይጣጋል፣ ወደ ግማሽ ሚሊዮን በለው። ተጠባባቂ የጦር ኃይሏ ወደ 380,000 ይሆናል። እያንዳንዱ በእኛ ሀገር ለምሳሌ አንድ ወታደር ወደ አገልግሎት ዘመን ሲሄድ እስከ 3 ዓመት ድረስ ያገለግላል። በቱርክ ወደ በርግጥ እስከ 6 ወር ድረስ ነው አገልግሎታቸው። በ19 ዓመት የእድሜ ክልላች አገልግሎት ያደርጋሉ። ለማንኛውም በማንኛውም ዘር በመቃወምም በማለት በመከላከልም ሆነ በማጥቃት ቱርክ በጦር ኃይሏ ከፍተኛ ኃይል አላት። አሁን
0: በዚህ ለኃይል ቢኖራት ምን ያህል በቂ የሆነ ጥራት ይኖረዋል? መከላከያ ሰራዊቷ ምንም ያን ያህል ብዙ ቢሆንም ምን ያህል በቂ ናቸው? ምን ያህል ብቁ ናቸው? ለዚህ ብቃታቸው እንዴት ነው?
1: አይናቁም። ቱርክ በጦር ኃይሏ ካሉት በአካባቢያችን ካሉት ሀገራት በጣም እኛ ብቻ አይደለም የምንለው ይህንን አሜሪካ ታላቁ አሜሪካ ዶናልድ ትራምፕ ራሳቸው ይህን በግልጽ አስቀምጠውታል። ቱርክ የምትናቀ ሀገር እንዲሁም ከእስራኤል የበለጠ ኃይል እንዳላትም ራሱ ያስቀምጡበት ሁኔታ አለ። ከአሁን በፊትም ራሱ የምታስታውስ ከሆነ በኢራን አሜሪካ ጦርነት ቱርክ ምናልባት ከኢራን ጎን ፈልጋ ሳይሆን የኩርድን አካባቢ ኩርድ እንግዲህ የኩርዳውያን ኩርዲስታን ከቱርክ ጋር የራሳቸው ቅያ ያላቸው እነዛንን በማሰልጠን የኢራንን መንግስት ለመጣል በሚል እስራኤል ያቀደችው እቅድ ነበር። እዛ ላይ ይህ ፕሮግራም ተግባር ላይ ከዋለ እኔ ወደ ጥቅመት እገባለሁ ስትል ቱርክ ለአሜሪካ ራሱ ያስታወቀችበት ሁኔታ ነበር። ይህን አሜሪካ እንዳቆመችው ይነገራል። ምክንያቱም ያው ቱርክ ለግል ጥቅሟ ስትል ከዛ ጋር ተያይዞ ማለት ነው የቱርክ ወደዚህ መግባትና ከእስራኤል ጋር ወደ ፍጥጫ መምጣቱ ለእስራኤል ጥሩ እንዳልሆነ። በእርግጥ እስራኤልም ሀያል ነች፣ ግን ካሳለፍነው 3 ዓመት ጦርነት ጋር ተያይዞ ወታደሮቻችን አቅም ተመልከት፣ ብዛት ያላቸው ጦር መሳሪያዎች እንደገና መጋዘኖች መሞላት አለባቸው። አሁን በተዳከምንበት ሁኔታ ጦርነት ላይ እያለን እንደገና ከዚች በጣም ከሀያሏ ቱርክ ጋር ወደ ጦርነት መግባቱ እኔ እንደው በቀላሉ እንገባለን ብዬ እንኳን አልገምትም።
0: እንዴ ወደፊቱ ይሄን ነገር ስጋት አለምት ሊሆን ይችላል ከቱርክ ጋር መጠጣችት?
1: ይሄ አይቀርም፣ ይሄ ጊዜ ጉዳይ ነው። ከቱርክ ጋር ያለን ሁኔታ ይሄ የጊዜ ጉዳይ ነው። ለምን ብትል ቅድም የጠቀስከው ሁኔታ ወደ ሶሪያ የመቅረብ ሁኔታ ያልከው ከሁለት ቀናት በፊት በያዝነው ሳምንት እስራኤል 7 ኪሎ ሜትር ርቀት ያለውን የሶሪያን የጦር አውሮፕላን እዛ አካባቢ እንግዲህ ከአሁን በፊት ጥቃት ተደርሶበት 2007 ላይ የተመታበት ሁኔታ አለ። ከዛ በኋላ እስራኤል በተደጋገመ መታለች። እዛ ላይ የኒክቶር ጦር መሳሪያ በአሳድ መንግስት ማለት ነው እዛ ላይ ለመገንባት ያደረጉት ሁኔታ እስራኤል 2007 ላይ የመታችበት ሁኔታ አለ። በኦልመርት የስልጣን ዘመን ማለት ነው። አሁን ያንን ፍርስራሹን የቀረውን ቅሬቱን እንዲሁም የኦራኒውም ንጥረ ነገር ራሱ በሶሪያ እጅ እንዳለ ይነገራል። አሁን እስራኤል ያንን አካባቢ በርግጤን ያል ባሰጋም ባሁን ባለበት ደረጃ ግን ቦታውን እንደገና ይሄን የጦር አውሮፕላን ማረፊያ እንደገና ለመገንባት ቱርክ የጦር መኮንኖች ወደ ቦታ የገቡበት ሁኔታ ይሄን እስራኤል መረጃው አይታለች፣ በትክክል መረጃውን ተከታተላለች። ስለዚህ ለቱርክ የሰጠችው ማስጠንቀቂያ ምንድነው? አትቅረቡ፣ አትጠጉ፣ ይሄ ቀይ መስመር ማለት ነው፣ እኛ አንቀበለውም። የቱርክ አላማ ምንድነው? እግረ መንገዱን እንግዲህ ይውል ካሁን በፊት አሁን ስልጣን ላይ ያለው የአሳራ መንግስት የቱርክን ድጋፍ ባያገኝ ኖሮ ስልጣን ላይ አይወጣም ነበር፣ አሳድንም አይጥልም ነበር። ስለዚህ ያን ያገዘችውን ቱርክን አሁን አሳራ መመለስ ይፈልጋል። ምን ማለት ነው? ቱርክን ካሁን በፊት ኢራን ተቆጣጥራ እንደነበር ይቅርታ ሶሪያን ካሁን በፊት በአሳድ መንግስት ኢራን ተቆጣጥራ እንደነበር አሁን ኢራን ስትወጣ ማን ነው መግባት የምትፈልገው? ቱርክ መግባት ትፈልጋለች። አሁን የሀገሪቱን የሰሜን ክፍል ነው እየተቆጣጠረች ያለችው። ቀደም ያልኩ ወይን 70 ኪሎ ሜትር ርቀት ያለውን ከቱርክ ድንበር ማለት እኮ ይቻላል። እስራኤል ጥቃት ስትወስድ በከፍተኛ ሁኔታ ቱርኮች በከፍተኛ ሁኔታ አውግዘዋልኝ። ይህንን እንዲያውም በአሜሪካ በቱርክ የሚገኘው የአሜሪካው አምባሳደር ቶም ባራክ በእርግጥ የሊባኖስ ትውልዳቸው ሊባኖሳዊ ናቸው፣ እንደገና የቱርክም የአርዶዋን ወዳጅ ናቸው። እሳቸው ይሄ ነገር ጦርነት ውስጥ ሊያስገባን ይችላል ስትል እንግዲህ ያው አሜሪካን በአሜሪካ ዘም ሆነው የተናገሩበት ሁኔታ ምን ማለት ነው? ቱርክ ቀስ በቀስ መካከለኛው ምስራቅ ለመቆጣጠር እና የእስራኤልን የበላይነት ለመቀየር የምታደርገው ሩጫ በእስራኤል በኩል በጥዋይን አይታይም። አሁን ትልቁ ጥያቄ ቅድም ያልኩ ነገር አለ። ይሄ ነገር እንደዚህ ከቀጠለ ቱርክም የጦር ኃይል አላት፣ እንዲሁም የጦር መሳሪያዎችን ታንኮችና ከባድ የጦር መሳሪያዎችን ወደ ቦታው የምታቀርብበት ሁኔታም አለ። የሶሪያን የተመሱት የጦር ካምፖችና የአውሮፕላን አየር መንገድ ጣቢያዎች የጦር አውሮፕላን ማረፊያዎችን የምትገነባበት ይህ ሁሉ የጀመረችበት ሁኔታ አለ። ምን ማለት ነው? ቦታው የጦር ኃይሏን ለመመስረት ለማቋቋም የጦር መሳሪያዎችን ለመገንባት ፋብሪካዎችን ለመትከል እነዚህን ነገሮች እንዳሰበችና ስራ እንደጀመረች እስራኤል መረጃው አላት። ስለዚህ ከወዲሁ የምትለው ምንድነው? እስራኤል አይ ይህን ነገር አንቀበለውም፣ እርምጃ እንወስዳለን፣ እርምጃ ጀምራለች። ትልቁ ጥያቄ ይህ ነገር ያዋጣናል ወይ ካለን እንደኔ አመለካከት አይመስለኝም። የዚህ መፍትሄ የሚሆነው ዲፕሎማሲ ስራ መሰራት አለበት። እዚህ ላይ አሜሪካ ልብ ብለህ ከሆነ የአሜሪካው ፕሬዚዳንት ትራምፕ ከአርዶዋን ከቱርኩ ፕሬዚዳንት ጋር በጣም ቅርብ ወዳጆች ናቸው። ስለዚህ ሁለቱ መሪዎች በመነጋገር ይህን ነገር መፍትሄ ማፈላለግ የሚቻለው በዲፕሎማሲ ስራ ነው። አሁን ባለው ሁኔታ ግን እስራኤል በአንድ በኩል ያው እንግዲህ ይኸውልህ፣ እኔ በግል የሚያሳስብኝ ነገር እዚህ ላይ አንዳንዴ በእስራኤል በኩል ያው ምንም እንኳን ጦርነት ላይ ብንሆንም ግን የዲፕሎማሲውን ስራ ወደ ጎን አድርገ እንዲሁም አይሰራም ማለት ይቻላል። እኛ እስካሁን ድረስ የምንመካው በጦር ኃይላችን ነው። ይሄ ጥሩ ነገር አይደለም። ምክንያቱም ባለንበት አንደኛው ክፍለ ዘመን በጦር ኃይልህ ብቻ አትመካም። የዲፕሎማሲ ስራ ከሌለበት ፍጹም ልብ ብለህ ከሆነ ጠቅላይ ሚኒስትራችን ከሌሎች የአውሮፓ ሀገር መሪዎችና ከሌሎች የዓለም ሀገራት መሪዎች ጋር ተገናኝተው ውይይት ሲያደርጉ የዲፕሎማሲ ስራ ሲሰሩ ሰምተህና ሲወጡ ሲገናኙ አናይም፣ አንሰማም። ማለት የዓለም ሀገራት መሪዎች ከእስራኤል የራቁበት ደረጃ ደርሰናል። ይሄ ጥሩ አይደለም። በዲፕሎማሲ ከፍተኛ የሆነ ድካም እያሳየን ነው። የጦር ኃይላችን ብቻ ተማምነን ግን በኃይል ጠላቶቻችን እናሸንፋለን የሚለው ሁኔታ መጨረሻው ዘላቂነቱ እስከዚህ
0: እዚህ ላይ ቆናል ለመሰል እዚህ ላይ አሁን በዲፕሎማሲ እንመጣ የዲፕሎማሲ ጉዳይ መጀመሪያ ላይ በተለይ ከጥቅምት 7 ክስተት ወዲህ መጀመሪያ ላይ ሁሉም ሀይ ሀይ ብለው ደግፈው ነበር። ግን አንተ ደካማ ስትሆን ስትመታ አለንህ ጎበዝ አይዞህ ምናምን ይሉሃል። አንተ ግን ጥቃት በምትጀምርበት ሰዓት ሀያል በምትሆንበት ሰዓት ይሸሹሃል። ለምን? ዞሮ ዞሮ የእኛን ሀያልነት የሚፈልግ የለም። አንተ መቼም አንተ ወደ ታች የእነሱ የበታች እንድትሆን ፍላጎታቸው ነው ይሄ።
1: አይቸው ምትል በጣም ይረዳኛል ምትለው ደግሞ ትክክል ነህም ነው። ለምን አብዛኛዎቹ እንግዲህ እስራኤል ከ22 የአረብ ሀገራት እስልምና ተከታዮች እንግዲህ አረብን በለው አጠቃላይ ጠላቶቻችን በእነዚህ የተከበበች እስራኤል ብቸኛዋ እስራኤል ነች በመካከለኛው ምስራቅ። ይገባኛል፣ ሁሉም የሚፈልጉት እስራኤልን ከጥቅም ውጭ እንዴት ነው ከዚህ ካለንበት የዓለም ካርታ መሳቅ ነው ፍላጎታችን። ግን በአብዛኛው የጦር ኃይልን ብቻ ተማምኖ ኃይሉ አለ ብሎ የመድ ሁኔታ እንዴት ነው ይሄ አዋጣ? ምን ማለት የግል አመለካከቴ ነው። በእርግጥ ኃይሉ አላት እኮ እስራኤል ለማንኛውም የመጣውን ሁሉን ጠቅላይ ሚኒስትሩ በያዝነው ሳምንት እኛ ምልክት አሳይተን ለቱርክ አልሰማ አልገባቸው ሲል ግን ያው የወሰደው እርምጃ ከዚህ ጋር ተያያዘ። ለዚህ እንግዲህ ጥሩ ማስረጃ ነው። ጥያቄው ወደፊት ከቱርክ ጋር ፊት ለፊት ተጋጠመ ወይ ወደ ጦርነት ገባን ማለት ትርጉም ምንድን ነው? አትርሳ 3 አመት ያሳለፈው ጦርነት አለ። ቀድም ያልከው ሁኔታ ምንድነው? አልፎ አልፎ ጠላቶቻችን በኃይል የማሳየትና ኃይልን አው ነው ግን ባለህ ተጨባጭ ሁኔታውን ባለንበት 3 አመት ያሳለፈው ጦርነት ከፍተኛ የሆነ እንደገና የጦሩን ኃይል የመገንባት ሁኔታ አስፈልጋል። ሌላው ቱርክ እምትናቅ አገር አይደለችም። ቱርክ በጣም ሃያል በጣም በተለያየ ጦር ከእስራኤል ባልተናነሰ የጦር መሳሪያውና ለት ነው በጣም ከፍተኛ ነው የጦር ኃይል እንዳላት ይነገራል። ስለዚህ ከሷ ጋር ግንባር ውስጥ የመግባት ሁኔታ የአርዶዋንና የመንግስታቸው አላማ እኮ የድሮውን የቱርክን ኢምፓየር እኮ እንደገና መመለስ ነው፣ መካከለኛው ምስራቅ መቆጣጠር። ልብ ብለህ ከሆነ የቱርክ የውስጥ ያገር ውስጥ ደህንነት ማለት ነው እንደገና የአንካራ ይሄ ከንቲባው ማለት ነው ኢየሩሳሌምን እንቆጣጠራለን ሲሉ እንግዲህ የሚዝቱበት ሁኔታ አለ። ካሁን በፊት በጃችን ነበራትን ኢየሩሳሌም በጃችን እናስገባ ምን ማለት ነው? እነሱ ወደዛ ሐሳባቸው እንኳን ቢሆንም እስራኤል ግን አሁን ካለችበት ተጨባጭ ሁኔታ ከፍራቻ ሳይሆን አርቆ ከማሰብ መደረግ ያለበት የዲፕሎማሲውን ዘርፍ ማስኬድ ማለት ከቱርክ ጋር እስራኤል ቀይ መስመር ዋነን ይሄ እስከዚህ ድረስ ገደብ ማለት እስራኤል ይሄን ነገር አትፈልገውም። ሌሎች ሀገራት አሜሪካ አለች እንዳሸማገል ከሌሎች ጋር በመሆን ይሄ በዲፕሎማሲ እንዲፈታ ሁኔታ ነው። አሁን ባለው ሁኔታ ግን የቱርክ ፍላጎት ሶሪያ ውስጥ ገብቶ ሶሪያን በቁጥጥር ስር ማድረግና የእስራኤልን መካከለኛውን የበላይነት የመካከለኛው ምስራቅ የበላይነት መንሳት ፍላጎቷ ያ ነው። ስለዚህ አሁን ባለው ሁኔታ እንዴት ነው በመፋጠጥና አንዱ በሌላው በመዛት የምናደርገው ነገር እኔ እንጃ ውጤት ያመጣል ብዬ አላስብም። እንደማስበው እዛ ላይ እንደርሳለን ብዬ ምን ያልገምትም። ምክንያቱም ያው ሌሎች ሀገሮችን ጣልቃ የመግባት ሁኔታ ግን ለእስራኤል የሚጠቅመው መሰራት ያለበት ከኃይሉ ጎን ለጎን የዲፕሎማሲ ስራ መሰራት አለበት ብዬ አምናለሁ።
0: እዚህ ላይ እሺ ይህን እንዳል ትንሽ አጠር አድርገን እንትመለስልኝ ፈልገው ሶሪያ በተለይ የቱርክ ሳውዲ አረቢያ እና ፓኪስታን የተፈራረሙት ውል ስምምነት አለ። ሶሪያም ወደዛ ለመግባት ዳርዳር ያለች ነው። የውጭ ጉዳይ ሚኒስተሩ ከፓኪስታን ጋዜጠኞች ጋር በነበራቸው ቆይታ የተናገሩት ሁኔታ አለና ይሄ ሶሪያውን ወደ ነኚህ ከተቀላቀለች ለእስራኤል ምን ሊሆን ይችላል? ይሄ
1: አስጊ ነው። ደግሞም የሶሪያ ደግሞ ትልቁ ፍላጎቷም ይሄ ነው። ሶሪያ ብቻ አይደለችም፣ አይቸው ግብጽም ራሱ አሁን እያጠናችው ነው ጉዳዩን። ወደዚህ የመደብለቁ ሁኔታ የጊዜ ጉዳይ ነው ይባላል። እነዚህ ሀገራት ብቻ ሳይሆኑ ሌሎች ሀገራትም ወደዚህ አሁን ልክ ናቶ የአረብ ሀገር ናቶ ድርጅት ብለው እንግዲህ ሳይታዩም አይቀሩም። በእንደዚህ አይነት ሁኔታ አንድ የመሆን ሁኔታ እንግዲህ የሱኒ ባይበልጥ ደግሞ እነዚህ የሱኒ ማህበረሰብ ማለት ነው እነሱ አንድ የሆነ ኃይል የመፍጠር ሁኔታ አለ። ሶሪያ እዛ ላይ ገባች ወይም እዛ ውስጥ ገባች ማለት እኮ ነገ እስራኤል በሶሪያ ላይ በምትወስደው እርምጃ እነዚህ ሀገራትን ደፈረች ማለትና ከእነሱ ጋር ተመልከት እንዲህ ያለው ሁኔታ። ስለዚህ ሶሪያ እንዲሁም በከፍተኛ ሁኔታ ትጠቀማለች ከዚህ ጋር ይህ ስምምነት ወደ ውስጥ የመግባቷ ሁኔታ እና ይህ ነገር በቀጣይ አሁን ያለው አካሄድ ለዚህ ነው የዲፕሎማሲው ስራ መሰራት አለበት ምለው አይቸው ሁልጊዜ በኃይል የማሰቡ ሁኔታ ውጤት ሊያመጣ አይችልም። አንተ ከአንድ ሀገር ጋር በኃይል ኦኬ መጨረሻ ልታሸፍ ትችላለህ ወይም የበላይነት ልታሳይ ትችላለህ። በአጋር ሆነው እነዚህ ጠላቶች አንድ የመምጣት ሁኔታ ደግሞ እያየን ነው፣ ህብረት እየፈጠሩ ነው። ፓኪስታን፣ ሳውዲ አረቢያ እና ቱርክ የፈረሙትን ይህንን የቃል ኪዳን የጦር ቃል ኪዳን ማለት ነው አሁን ወደ ሶሪያ መደብለቅ እንደገና የግብፅን መደብለቅ ሌሎች ሀገሮች ይጨምራሉ ይባሉ እነዚህ እንግዲህ አንድ ላይ የመሆንና ሁሉም እንበል ከተወሰኑ ከ3 4 5 10 አመት በኋላ እነዚህ ሀገራት በእስራኤል ጦርነት ቢያውጁ ምን ማለት ነው? እንግዲህ ሁሉንም የሚቆጣጠር ሁሉ ሊከብደን ይችላል አይደል እንዴ? ከዚህ አንፃር ሁሉም ተጠቃሚ ሊሆን ይችላል። ሶሪያ ለምሳሌ በዚህ ተጠቃሚ ነች። ምክንያቱም እስራኤል አሁን በሶሪያ ምድር ላይ የፈለገችውን እርምጃ ተወስዳለች። ሶሪያ ተንኮታክታለች። ሶሪያ ምንም አይነት የጦር ኃይል የላትም እኮ። አሁን ቱርክ ነች እንደገና እየገነባች እንደገና እያደራጀች ያለው። ከዛም አልፎ ቱርክ ለራሷ ስትል የራሷን የጦር መከላከያ እንዴት ነው የጸረ ሚሳኤሎችን በለው ጦር ብዛት ያለውን የጦር ቴክኖሎጂ አሁን ሶሪያ ምድር ላይ ለመመስረት ከፍተኛ ስራ እየሰራች ይገኛል። ስለዚህ ለሶሪያ መጠበቅ ለሶሪያ ለህልውና መጠበቅ ነገ ከነገ በኋላ ከአሁን የደካማው የሶሪያ መንግስት ማለት ነው ነገ ከነገ በኋላ የጎላን ተራራ መውሰድ አለብኝ ብሎ ድርድር ሊጀምር ይችላል። ካልፈለጋችሁ ወደ ጦርነት እገባለሁ ማለት ምክንያቱም አሁን ያልከው ስምምነት ወደዛ ውስጥ ከተገባ ፓኪስታን ከጀርባው ካለች፣ ቱርክ ከጀርባው ካለች ሌሎች ሀገራትም እንዴት ነው ለኔ ብቻዬን አይደለም ማለት። ስለዚህ እነዚህ ነገሮች መቅረፍ የምንችለው በኃይል ብቻ አይደለም። በሚያሳዝን ሁኔታ ግን መንግስታችን ዲፕሎማሲን ወደ ጎን አድርጎ ከኃይል ጋር ነው። ኃይል ሁልጊዜም እንግዲህ በአብዛኛው
0: ኃይል ቆሩ ነው። አዎ ኃይል ያዋጣል። ነገር ግን ኃይል ብቻውን ሳይሆን የዲፕሎማሲ ስራ መሰራት አለበት። ኃይል ከሌለ ኃይል ወሳኝ ነው። ለዚህ በዲፕሎማሲው መንገድ ለመሄድም ኃይል ወሳኝ ነው። የበላይነትን ተቀናጅተ ስትሄድ የምታገኘው ውጤትም የሚያክል ነው። ጥላሁን እጅግ በጣም እናመሰግናለን። አመሰግናለሁ።
1: እነዚህ ጠላት አገሮች የእስራኤልን ኃይል ክንዷንን በትክክል ያቃሉ። አሁን ያዋጣቸው ሲሉ ነው እንግዲህ በዚህ ነው የመጡብን።
0: አመሰግናለሁ።
1: አመሰግናለሁ።
0: እሺ፣ እግዚአብሔር ይስጥልን።

የተከበራችሁ አድማጮቻችን እንግዲህ የሆነ ቀደም ሲል እንደተናገርነው ይሄን የአሸንዳን ባል ምክንያት በማድረግ ነው ዛሬ ይሄን ሙዚቃም ያቀርብነው። እንግዲህ አሸንዳ የሚለው ይህ ባል እንግዲህ ወይም የሴቶች ቀን ተብሎ የሚጠራ ነው። በተለይ በትግራይና በአማራ አካባቢ በብሔራዊ ባህል ይከበራል። ይህም ባንዳንድ አዋሳኝ ቦታዎችም ባሉ መከበርም ተጀምሯል። ከዚህ ውስጥም በላሊበላ አገው አከለ ኩዛይ አካባቢዎችም ባሉ የሚከበር ነው። በ300 ዓመተ አም በሳባውያን ህዝብ በአክሱም ውስጥ እንደተጀመረ የታሪክ አጥኚዎችም ይናገራሉ። በዚህ ዙሪያ ባሉ በወጣት ልጃገረድ ሴቶች በትግራይ ከሚከበሩ ታላቅ በዓላት አንዱም ነው። የትግራይ ሴቶች ይሄን በዓል ለማክበር በጉጉት ይጠብቁታል። አሸንዳ ቃሉም ከትግረኛ የመጣ ቃል ነው። ትርጉሙም ከሳር አይነት የተሰጠ ሲሆን እንዳውም እንደ አንድ ነጭ ሽንኩርት ቅጠል የሚመስል ሰፊ እና ረጅም ተክል አለ። ይህ ተክል አሸንዳ የሚል ስም አለ። አሸንዳ ይባልና ይሄ አሸንዳ የሚለው የተሰጠው ለበዓሉ የተሰጠውም ለዚህ እንደመነሻ ተደርጎ የሚታወሳል። አሸንዳ በዓል የሚከበረው እንደ ኢትዮጵያ ዘመን አቆጣጠር ከነሐሴ 16 እስከ ነሐሴ 18 ቀን ድረስ ነው። ይህም በትግራይ አካባቢ ይከበራል ብለናል። በአሁንም በሰፊውም በራያ አካባቢም ይከበራል። ሌሎችም በተጨማሪ ሀገራትም እንደ ኤርትራም ቢሆን ጎጃም፣ ጎንደር፣ ሸዋ፣ ኦሮሚያ ክልልም በሌሎች አካባቢም ያው በሀገራችን በእስራኤልም መከበር ተጀምሯል። አሸንዳ የሴቶች ቀን የሚል ብሔረሰብ ያለበት በባህል የተዘጋጀ በዓል ነው። በዚህ ምክንያት ነው እንግዲህ ከሳባውያን አክሱም ዘመን ጀምሮ የነበረ ነው ማለት እንግዲህ እስከ 300 ዓመት በፊት ይህ በዓል እየተከበረ የመጣ ነው። እንግዲህ እንግዳችን መስመር ላይ ለማግኘት እየፈለግን ነው፣ እየጣርን ነው። እስከዛው እንመለሳለን።

0: የተከበራችሁ አድማጮቻችን እንደቀጠለ ነው። መስመር ላይ ሰናይት አባይ ትገኛለች። ሰናይት ሰላም ጤና ይስጥልኝ፣ እንደምን አመሸሽ?
1: ሰላም ሰላም አይስጥልኝ፣ እንዴት ነህ? ሰላም ነው? እንዴት አመሸሽ ወንድማለም? ሁላችንም ሰላም ብያለሁ።
0: እናመሰግናለን። መልካም በዓል ማለት ይቻላል አይደል?
1: አዎ፣ እንዴ በሚገባ
0: የአሸንዳ በዓል ሽር ጉድ እያላችሁ ነው።
1: እንግዲህ
0: የአሸንዳ በዓል በተለይ የሴቶች በዓል ነው የተባለ፣ በተለይ በትግራይና በአማራ ብሔር አካባቢ በጣም በሰፊው የሚከበር በዓል ነው። አሁን በዓሉ በተለያዩ ቦታዎችም እየተሰራጨና እየተከበረ ይገኛል። በሀገረ እስራኤልም ይከበራል። ይኸው አንዱም እንግዲህ እንደ ምሳሌ አንቺና ባልደረቦች ናቸው። እስኪ ከመቼ ጀምሮ ነው ማክበር የጀመራችሁት? እንዴት ነው በዓሉ የምታከብሩት?
1: ሰውዬ የእውነት ለመናገር ዘንድሮ አሸንዳ በዓል በእስራኤል ያው አምናም በተወሰነ መልኩ ነበረ፣ ያው እንደ ዘንድሮ በትጥቁ ባይሆንም ግን ዘንድሮ ግን እውነት አንድ ወር ከምናምን ጀምረን ነው ዝግጅት የጀመር ነው። እንግዲህ ያው ሰዓቱም ቀኑም ደርሶ ያው ዛሬ እንግዲህ አሁን በዛሬው ቀን ልናከብር አሁን ኦልሬዲ ደግሞ ሁኔታ ጓደኞች ጀምረዋል። ያው እኔ ትንሽ ከአንተ ጋር ተርብትላለኝ ነው እንጂ አቋርጬ የመጣሁት። በጣም ደስ የሚለው በጣም በቃ በአማረ ሁኔታ እያከበርን እንገኛለን።
0: እንዴት ነው የምታከብሩት? አልባሳት፣ የተለየ አልባሳት አለ? የተለየ ምግብ? እስኪ የበዓሉን ሂደቱ ሁኔታውን እስኪ።
1: አልባሳት አለን፣ የወሎ አለን፣ የተለያዩ አልባሳቶች አሉ። ያው እንግዲህ አሸንዳ የልጃገረዶች በዓል በመሆኑ በአማራና በትግራይ ባሉ ልጃገረዶች በዓል የሚከበር ስለሆነ ልብታችን የወሎ አለን፣ የጎንደር አለን፣ የተለያየ አልባሳቶች አሉ። ምግብ ደግሞ ያው እንግዲህ በምንችለው መጠን ያው ሀገራችን ባህላችን የሚያስጠራ ምግብ አዘጋጅተናል።
0: ይሄ በዓል አሁን እንግዲህ ስታዘጋጁትኝ መቼም በሰፊውና በትልቁ እያዘጋጃችሁት እንደሆነ ይገባኛል። እንደው ምንድን ነው የሚኖር በምሽቱ ላይ ስታገኙት? በዓሉ ሙዚቃውም አለ ወይስ እንዴት ነው ያከባበሩ ሁኔታ? የጭፈራ ሁኔታውም አለ? ጭፈራውም የተለየ ነው
1: እንዴ? አሸንዳዬ ነው አሸንዳዬ ያልነ ያው እንግዲህ ልጃገረዶች በሚጨፍሩት መሰረት እኛም ሴቶች ሰብሰብ ብለን ልክ እንደ ሀገራችን እናከብራለን።
0: እንግዲህ አንዳንዶች የአሸንዳ በዓል ጊዜም ለምሳሌ በተለይ እንደ ጥምቀት በዓል ሲከበር አሁን በኢትዮጵያ ሎሚ ይወረወራል ማለት ይባላል። በአሸንዳ ጊዜስ እንደዚህ አይነት ነገር አለ ወይ? ምክንያቱም ይሄ የልጃገረዶች የሴቶችም በተለይ በሴቶች በደማቅ የሚከበር ስለሆነ እንደዚህ አይነት ሁኔታ አለ ወይ?
1: አሸንዳ ያው እንደሚታወቀው የሴቶች የልጃገረዶች ብቻ ስለሆነ ወንዶች አብዛኛውን ጊዜ ወንዶች አይካተቱም። እኛ ብቻ የምናከብረው ግን ያው መንገድ ላይ ይሄን አሸንዳ እያለ መንገድ ላይ በሰዎች ላይ ስናረግ ያው በዛ ሰዓት ለከፋ ምናምን ይኖራል።
0: መከፋም መጉተትም እዛም መታጨትም ይኖራል።
1: አዎ ይጠጋሽ እንጂ ያው አዳራሹ ላይ ግን ወንዶች ብዙም ስለሌሉ እኛ ሴቶች ብቻ ነን። መንገድ ላይ ግን ያው በምንዞርበት ሰዓት
0: እየተጨፈረ ይዞራል።
1: አዎ ይዞራል።
0: ይሄ ዘንባባው ስታች የሚታሰረው አላችሁ?
1: እሱ እውነት ለመናገር ያው እዚህ ሀገር ያው እንደ ሀገሩም እሱ ብዙም አዘጋጀንበትም፣ ግን በዛ ትክ መሰረት አልባሳቶች አመጠናል። ልብሶች አለን እንደ ሽርጥ ነገር አድርገን የወሎ ባህል ነው እሱ። እኔ አጋጣሚ እሱ ነው አልባሳት የልብ የለበስኩ። በጣም ነው የሚያምረው። በጣም ደስ እውነት እንደ ዘንድሮ እኔ እውነት ደስ ሆኛ ያቀብ።
0: እንዴት ነው የምታከብሩት? አሁን የት ነው የምታከብሩት? ወደ ስንት ሰዎች ነው
1: የምናከብረው? ቴላቪቭ ነው። ቴላቪቭ ጆን ክለብ ነው። ቴላቪቭ ወደ ኢምባስ አካባቢ
0: ከዛ ነው ፕሮግራሙ። ጥሪ አለ ተዘጋጅቷል?
1: አዘጋጅተናል። ከወር በፊት ለቀና ቲክቶክ ላይም ጋብዘናል። በጣም ብዙ ሰው ነው እየጠጣ ያለው። እንግዲህ እስከ ጠዋት ነው። በጣም ደስ የሚሽት እናመቻለን ብለን እንግዲህ እናስባለን ከእግዚአብሔር ጋር። እኔ በጣም ዘንድሮ በጣም ደስ የሚለው
0: አድራሻውን ልትነግሪኝ ትችያለሽ? ኤምባሲው አካባቢ ነው ያልሽ?
1: አዎ ጆ ስለ አድራሻው አንዴ።
0: ይህ እንግዲህ ያው በውይይታችን ስርም የምናዳምጠው እንግዲህ የአሸንዳ ሙዚቃ ነው። ዘፈኑም ሁሉም የተለየ ሁኔታ ነው። በዚህ ዙሪያ ግን በእውነት ጥልቅ ጥናት ሊደረግ ይገባል። በምን ለምን እንደሚከበር የሚለውም ርዕስ እና ለምንስ ልጃገረዶች ብቻ ነው ይሄን የሚያከብሩትኝ? በእውነት ቀደም ሲል እንደጠየቅኳትም ይህን አይነት የሚያካሄዱትም የሚሄደውም ከመቼ ጊዜ ጀምሮ ነው? ቀደም ሲል በአገኘሁት መረጃ መሰረት እንግዲህ ከ300 ዓመት በፊት የሚከበር በዓል ነው። በሳባውያን በአክሱም ዘመነ መንግስት እንደተጀመረ ነው እንግዲህ ታሪክም የሚገልጸው። በጣም በሚገርም ሁኔታ አሁን ግን ወደ አገር አቀፍ እየተራመደ የመጣ ነው። ሰናይት መስመር ላይ ነሽ? አሁንም አካባቢው አገኘሽው? እንዴ መምጣት ለሚፈልጉ ሰዎች ምናልባት
1: መምጣት ለሚፈልጉ ሰዎች ኢትዮጵያ ኤምባሲ ጆን ክለብ እዛ ኢትዮጵያ ኤምባሲ ብትሎ ነው እዛ አካባቢ ነው አለ። ቁጥርም አለን ፖስት አድርገናል ቲክቶክ ላይ። በዚህ አጋጣሚ በጣም አደንቃቸው እነ ኬረን መለሳለች ጓደኞች እነ ሰላም በጣም ብዙ ልጆች አሉ። በዚህ ተፈጻረጉበት ባልባሳ ዙሪያ ሰላም ዲኮራለች በጣም ጎበዝ ልጆች እና ሁላችሁንም በጣም እኔ ሴቶች ዘንድሮ በቃ አልተቻለም
0: አልተቻለም
1: እውነት ለመናገር ቀጥታ ላይ ባሳየት በጣም ደሴ ነበር። እንግዲህ ያው ቪዲዮን እርክላ ያለው ቀን
0: ሲሆን መልካም ምሽት ይሁንላችሁ መልካም በዓል ይሁንላችሁ እንላለን።
1: አመሰግናለሁ ሁላችሁ መልካም በዓል አመሰግናለሁ። ኦኬ

የተከበራችሁ አድማጮቻችን እንግዲህ ስርጭታችን ሊገባደድ ትንሽ ደቂቃዎች ነው ቀርተውን ያሉ። አንዳንድ ሰዎችም እንግዲህ ስርጭታችን የሰሙ መልእክት ይያላኩልን ነው አረኛም ያከበር ነው ይያሉኝ ነው። እንግዲህ ሁላችሁም ቢሆን ታከብሩት ይሄን ባልም ያከብር መልካም በዓል ይሁንላችሁ እንላለን። በስርጭታችን መሳካት ለተባበሩን በቴክኒክ ባለሙያችን ቫሌን ሶሎሚንኮ ምስጋና ይድረሰው። እንዲሁም ጋስተኛ ጥላሁን መልኬ ሰናይት አባይ ስለ አሸንዳ ምሽት በዓል ዋዜማ ስላካፈለችን እጅግ በጣም እናመሰግናለን። እንግዲህ የአሸንዳ በዓል ከነሐሴ 16 እስከ ነሐሴ 18 ቀን ድረስ በትግራይና በአማራ ክልል ብሔር በተለይ በብዛት የሚከበር በዓል ነው። የሳባውያን ህዝብ በአክሱም ዘመን ከዛሬ 300 ዓመት እንደተጀመረ ታሪክ አጥኚዎች ይናገራሉ። ወጣት ልጃገረዶች ሴቶች በይበልጥ በዓሉን አድምቀው ያከብሩታል። በርጋሜ መልካም በዓል መልካም ለተሰንበት ለሁላችንም።